0: ዊ ከም ዝነድድን ከም ዝገበሮን የርኢ። ኣብ ኩዌታ ነባሪ ዝኾነ ዓድል ናስር ኣብቲ ድሕርቲ ዝነበረ ኩነታት ኣባይቲ ከም ዝዓነወ ይገልጽ።
1: This morning a train was passing when an explosion occurred. All the houses near the railway track were damaged.
0: ባቡር ተሓልፍ ኣብ ዝነበረ ትልዋን ነታጉ ኣጋጢሙ ኣብ ጥቃ መገድ ባቡር ዝነበረ ኩሉ ኣባይቲ ዓንዩ። ኣብዚ ደው ኢለን ዝነበረ መኻይን እውን ተጸሊየንን ካብ 50 ክሳዕ 60 ዝኾና ድማ ብሓዊ ነዲደን። እዚ ህንፃ እዚ እውን ኣመና ተጎዲዩ ዘሎ። ብሰንኪ ነቲ ብዙሕ ኣባይቲ ዓንዩ። ናይ ጽሬት ሰራሕተኛታት ነቲ ኣብ ኮንጎ ቡንያ ዝርከብ ማእከል ዕዳጋ ካብቲ ኣብ ኣፍሪቃ ዝለባዕ ዘሎ ሕማም ኢቦላ ንምፅራይ ጸረ ተሃዋስያን ነጺጎም። እዚ ስጉምቲ ክውሰድ ዝገበረ ምኽንያት ምስቲ ሳሕቲ ዘጋጥም ዓይነት ኢቦላ ዝተሓሓዝ ምዃኑ ሞት ከም ዘስዓበ ስለተጠርጠረ እዩ። እቲ ሕማም ካብ ዝኽሰት ልዕሊ ሓደ ሰሙን ሓሊፉ እኳ እንተኾነ እቲ ሕማም ከም እትረአየ ኣብ እተረጋገጸሉ እዋን ግን ብዙሓት ሰባት ድሮ ሞይቶም ጸኒሖም እዮም። ራሂል ካቢራ ዝስማ ናይ ጽሬት ሰራሕተኛ ኣብቲ ኢቦላ ዝተረኣየሉ ምላሽ ንምሃብ ዝግበር ስራሕ ብምስታፋ ከም ትሕበን ትገልጽ።
2: ኣነ
0: ናይ ጥዕና ሰራሕተኛ የ። ህዝቢ ናይ ምክልኻል ግዴታ ኣለኒ። ስለዚ የወፅየ መብዛሕትኡ ግዜ ኣብ ግንባርን ኣብ ልቢ ምዕባለ ሃገርን ዘለዎ ኣንስቲ ምዃነን ትፈልጥ ኢኻ። ስለዚ የ ነዚ ስራሕ እዚ ከም ሰራሕተኛ ጥዕና ኮይነ ዝዓዩ ዘለኹ። ፕረዚደንት ዶናልድ ትራምፕ ነቲ ምስ ኢራን ዝግበር ዘሎ ቀጻሊ ዘተ ዝምልከት ናይ ክሳራ ስምምዕ ዝበሃል ነቐፌታ ነጺግዎ። ዶናልድ ትራምፕ ኣብቲ ናቱ ትሩ ሶሻል ዌብሳይት መርበብ ሓበሬታ ብዝሃቦ ሓበሬታ ዝኾነ ይኹን ስምምዕ ጽቡቕን ግቡኡን ከም ዝኸውን ገሊጹ ኣሎ። እዚ ካብቲ ኣብ ግዜ ኦባማ ኢራን ኒኩሌሳዊ ኣጽዋር ክህልዋ ዝገበረ ስምምዕ ዝተፈለየን ዝበለጸን ምዃኑ እውን ገሊጹ። ዋሽንግተንን ቴሄራንን ነቲ ናይ 3 ወርሒ ውግእ ደው ንምባልን ነቲ መጻቦ ሆርሙዝ ንምኽፋትን ዝዓለመ ናይ ምርድዳእ ስምምዕ ከም ዝገበሩ ርእቶታት ይቐርብ ኣሎ። እዚ ከምዚ ኢሉ እንከሎ ሓደ ወታደራዊ ኣማኻሪ ናይቲ ላዕለዋይ መራሒ ኢራን ኣያቶላህ ኣሊ ኻመኒ እቲ ግጭት እንተዳ ቐጺሉ ቴሄራን ካብ ውዕል ኒኩሌስ ክትወፅእ ምዃና ኣጠንቂቑ።
3: If you decide to attack the Strait of Hormuz and enter the Persian Gulf, first of all, you will face an exceptional...
0: ንመጻ ብሆርሙዛት ክዕካ ናብ ወሽመጥ ፋርስ ክትኣቱ ዝግበር ውሳኔ ቅድም ቀዳድም ከቢድን ዘሳቕን ምላሽ እዩ ከጋጥመካ። ካልኣይ ነቲ ክሳዕ ሕጂ ተዓጊስናሉ ጽናሕና ዘየጥቃዕናን ከበባ ሓይሊ ባሕሪ ክንሰብሮ ኢና። ልዕሊ ኩሉ ድማ ካብቲ ናይ ኤምፒቲ ማለት ውዕል ምድስካል ኒኩሌሳዊ ኣጽዋር ክንርሕቕ ንኽእል ኢና ብለካ። እዚ ስጋኣት እዚ እንታይ ምዃኑ ትፈልጥ ዶ? ካብ ኤንፒቲ እንተርሒቕና እንታይ ከም ዘጋጥም? ስለዚ ካብዚ መገዲ እዚ ተመለሱ። ኣብ ስፖርት ዌስትሃም ዩናይትድ ካብ ዝርዝር ጋንታታት ፕሪምየር ሊግ እንግሊዝ ክትወርድ ከላ ቶተንሃም ግን ንስክላ ድሒና። ቶተንሃም ንኤቨርተን ሓደ ብባዶ ብምርትዓ 2 ነጥቢ ብምህላል ክድሕን ከላ ዌስትሃም ግን ንሊድስ ስዒራ እኳ እንተነበረት ካብቲ ዝርዝር ክትወፅእ ተገዲዳላ። ብካልእ ሸነኽ ፔፕ ጋርዲዮላ ን10 ዓመታት ኣብ ማንቸስተር ሲቲ ዝፀንሖ ክዛዝም ከሎ ማሕመድ ሳላሕ ድማ ኣብ ውሽጢ 9 ዓመታት 257 ሽቶታት ብምዝጋብ ንሜዳ ኣንፊልድ ብምስዓም ናይ ስንብታ መዓልቲ እዩ ነይሩ። ኣርሰናል ካብ 2004 ናት ሒዛ ናይ መጀመርታ ናይ ፕሪምየር ሻምፒዮን ዝኾነትሉ ወቅቲ ፀወታ ኮይኑ እዩ ተዛዚሙ። ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ኣብ ፐርዝ ፀሓይ ክውዕል ዝለዕለ 24 ዲግሪ ሴንቲግሬድ፣ ኣብ ኣደላይድ ክዘንብ ዝለዕለ 18፣ ኣብ መልበርን ክዘንብ ተኽእለሎ ዝለዕለ 19፣ ሆባርት ብከፊል ደበና 16 ዲግሪ ሴንቲግሬድ፣ ኣብ ካምቤራ ክዘንብ ዝለዕለ 19 ዲግሪ ሴንቲግሬድ፣ ኣብ ሲድኒ እውን ክዘንብ ዝለዕለ 21፣ ኣብ ብሪስበን ክዘንብ ዝለዕለ 24፣ ኣብ ዳርዊን ዝለዕለ 33 ዲግሪ ሴንቲግሬድ። ሎሚ ሓደ ናይ ኣውስትራልያ ዶላር 72 ሳንቲም ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 114 ቅርሽን 97 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ። ዜና ወዲና ኣለና።

0: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
1: አብ ሞባይልኩም መደባትን ፖድካስታትን ትሰምዕሉ ዝበለጸ መገዲ SBS ኦዲዮ ኣፕ እዩ። ናይ SBS ኦዲዮ ኣፕ ካብ ኣፕ ስቶር ወይ ጉግል ፕሌይ ብነፃ ዳውንሎድ ግበሩ። ብዛዕባ ዓለምናን ህዝባን ብፍሉይ ኣብ SBS ዴትላይን ሰሉ ሰዓት 9 ፍርቓን ኣብ SBS ወይ ድማ ኣብ ኦን ዲማንድ ይቐርብ።
2: sbs.com.au/tigrinya ኣብ ኦንላይን ወትሩ ትበፅሕዎ መርበብ ሓበሬታ ይኹን። እዋናዊ ዜናታት፣ ዛዕባታትን መዘናግዒታትን ኣብ sbs.com.au/tigrinya ረኽቡ። sbs ትግርኛ ምስማዕ ኣጊብኩምሉ ዶ? ኣብ ፌስቡክና ኣቲኹም እቲ ዝርርብ ቀጽልዎ። ሓሳብኩም ኣካፍሉን ላይክ ግበሩናን። sbs ትግርኛ ኣብ ፌስቡክ።
3: እዚ
4: ትሰምዕዎ ዘለኹም መደብ ብቋንቋ
3: ትግርኛ ዝፍኖ ሬድዮ
4: ኤስቢኤስ እዩ። ሰማዕትና ሰማዕቲ ሬድዮ ኤስቢኤስ፣ ከም ዝፍለጥ ህዝቢ ኤርትራ ንመበል 35 ዓመት መዓልቲ ናፅነት ዘኽብረሉ ዘሎ እዋን ኢና ዘለና ሎሚ። ኣብቲ እዋን ናብ 1991 ዝነበረ ኩነታት ብፍላይ ድማ እቲ ናይ መወዳእታ ናብ ኣስመራ ዝተኣትወሉ ኩነታት ሓደ ፅሑፍ ካብ ናይ ተጋዳላይ መስፍን ሓጎስ ዝፀሓፍኮ ኣብ ፌስቡክ ስዒቡ ብዙሓት ርእቶታት ይህቡ ነይሮም። ሓደ ካብኦም ኣብቲ እዋን ተጋዳላይ ዳንኤል ጋርዛ ኮርሚትን ሱሳን ሓደን ኣብቲ ከባቢ ዝነበረ ናብ ቤት ግርግሽ ካብቶም ፈለማ ዝኣተዉ ብሬድዮ ርክባት እውን ምስ ሓለፍቲ ዝራኸብ ዝነበረ እዩ። ነቲ ኩነታት ኣመልኪቱ ኣብቲ ንእሽተይ ሓፃር ኮመንት ምስ ሃበ ንዕኡ ዝፈጠረሉ ዝኽሪ ፍሉይ ከም ዝኾነን ብፍላይ ድማ ወዲ ከተማ ኣስመራ ኣብ ኣስመራ ምዕባይን ብዙሕ ምዒት ከም ዝተሰምዖን ገሊጹ ነይሩ ሞ ካብኡ ምርኩስ ጌርና ኢና ቅድሚ 35 ዓመት ዝነበረ ኩነታት ናብ ኣስመራ ኣብ ዝእተወሉ ዝነበረ ብተጋደልቲ ማለት እዩ ብመሪሕነት በዓል ተጋዳላይ መስፍን ሓጎስ በዓል ፊሊጶስ ካልኦትን ናብቲ ከባቢ ዝነበሩን ከመይ ይመስል ነይሩ እንታይ ጋጢሙን ብፍላይ ድማ ንገዛ ርእሱ እንታይ ስምዒት ከም ዝነበሮን ክገልፀልና እዩ ኣቶ

0: መንገድ ሸሪፎ ገራት መጽ ማለት እዩ ብጣዕሚ እዩ ማለት ሽዑ ኣነ ዋላ ንእሽተይ ከለኹሲ ዋላ ሰንስ ኣይስበካን እያ በዚ ሕጂ ክትሪኦ ከለካ ምስ ዓበና ምስ ተምሃርና ምስ ኣበልና እሞ ከዓ ሰራዊት ንድሕርኣ ሕቁ ሂቡካ ኩሉ ግዜ ኣብ ዝኾነ ቦታ ማለት እዩ ኣድቫንቴጅ እንዲ ነቲ ኣድቫንቴጅ እዚ ኩሉ ግዜ ክትኩስ ክትምዝምዞ እዩ ዘለካ ምምዝማዝ እዩ ዝበሃላ ዋላ ኣብቲ ከም ቃል ኣብቲ ናይ ወታደራዊ ታሽሙማ
1: ግን ኣብቲ ዋንቲ እስያስ ንምንታይ ከምኡ ዓይነት ውሳነ ወሲኑ ኢልካ ተሓስቦይ ዝበሃል ዝነበረ እንታይ እዩ ኩራ ሰማዕትና እዚ ምስ ኣቶ ዳንኤል ጋርዛ ዝተገብረ ኣላላይ ትወደ ናብ ናይ ሓሙስ መደብና ክንመለሶ ኢና ኣብ ዝኾነ ሰዓት ግን ናብ sbs.com.au/ትግርኛ ወይ ኤስቢኤስ ትግርኛ ፌስቡክ ኣትኹም ትፀንሐኩም ትሕዝቶ ክሰምዖ ትኽእሉ ኢኹም ናብቲ ዝቕፅል ትሕዝቶ ንምስግጋር በዛ ናይ ፌቨን ዜማ ወስን ትብል ናይ ፌቨን ፀጋይ ብኣኽትዛነዩ ዕድመኩም

0: ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነፃ ስምዑ። ናብ sbs.com.au/ትግርኛ ብፅሑ ወይ ኤስቢኤስ ኦድዮ ኣፕ ዳውንሎድ ግበሩ። ኤስቢኤስ ኦድዮ ኣፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትውዎም መደባት ክትሰምዕዎም ጀምሩ። ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽቦ ትኽእሉ ኢኹም።
1: ሲሉ ዝቐርብ ኢብራሂም ዓሊ ዘዳለዎ ብዛዕባ ብዝሓለፈ ወርሒ መሸጣ ዕዳጋ ብዛዕባ ብኤሌክትሪክ ዝሰርሓ መካይን ምውሳኹ ዝገልፅ ትሕዝቶ እዩ። ናብኡ ክብለኩም።
2: ዕዳጋ ብኤሌክትሪክ ዝሰርሓ መካይን ዝሓለፈ ወርሒ መያዝያ ኣብ ኣውስትራልያ ሓድሽ ክብሮ ሰና መዝጊቦም። መሸጣታት ካልኣይ ኢድ ወይ ዘገልገላ ናይ ኤሌክትሪክ መካይን ድማ ብተመሳሳሊ ብናህሪ ወሲኾም። እዚ ፀብጻብ ከም ዘመልክቶ ገለ ሰብ መካይን እውን ንህቡባት ናይ ቀደም ቅዲ ወይ ክላሲክ ዝኾና መካይኖም ናብ ኤሌክትሪክ ይቕይርወን ኣለዉ። ኣብ ሓደ መንበሪ ከባቢ ሲድኒ ዝርከብ ጋራጅ ክኢላ ሕክምና ኣድርያን ኮሆን ንሓንቲ ዝተሓደሰት መኪና ፋሕፊሑ የልምፅ ኣሎ። ህይወታ ከም ሓንቲ ናይ 1909 መርሰድስ በንዝ ጂ 204 ዲ እያ ጀሚራ። እዚአን መካይን ኣብ ወተሃደራዊ ኣገልግሎት እንከለዋ ዘ ወልፍ ወይ ከዓ ተኹላ ዝብል ሳጓ ነይርወን። ከበድቲ ነገራት ክገጥማየን ቅዲ ወፂኡለን ዝተሰርሓ። ዶክተር ኮሆን ብተወሳኺ ክልተ ሓደሽቲ ናይ ኤሌክትሪክ መካይንን ሓንቲ ቬስፓ ዝዓይነታ ብኤሌክትሪክ ትሰርሕን ይውንን። ግን እታ ዝተሓደሰት ሃገራት ተቋርፅ መኪና ጀርመን በይና ዝዓይነታ እያ ይብል። ምዛ ወልፍ መኪናና ዘድማዓናዮ ወይ ኮይናቱ ዘላ ብጣዕሚ ዝኹርዓኒ እዩ። ሓደ ሓሳብ ሃልዩካ ህይወት ለቢሱ ክትርዮ ልዑል ሓጎስ እዩ ዝፈጥረልካ። ሓደ ካልእ ሰብ ኣብ ዓለም ቅድሚ ሕጂ ዘይሰርሓ ክህልወካ እንከሎ። ዶክተር ኮሆን ንብድሆታት ጋሻ ኣይኮነን። ከም ሓደ ክኢላ ህፁፅ ሕክምና ምስ ገለ ካብቶም ኣብ ዓለም ዝዓበዩ ቀጥታዊ መሬታት ቴሌቭዥን ኮይኑ መላእ ዓለም ይጓዓዝ። ነዛ ወልፍ ምቕያራ ግን ግዜ ወሲዱ ይብል።
3: So from start to finish this project
2: ካብዚ ጅምር ክሳብ ዝውዳእ እዚ መደብ ቁርብ ልዕሊ ሓደ ዓመት ወሲዱ። ከባቢ 200,000 ዶላር ድማ ወዲዩ። ሕጂ እዚ ብዙሕ እዩ፣ ግን ነብሲ ወከፍ ቱቦ፣ ገመድ ኤሌክትሪክ፣ መተሓላለፊ ጎማ ክትቅይሮ ዘድልየካዩ። እታ መኪና ኣብ ሓደ ኣብ ኦበን ሲድኒ ዝርከብ ዋና ኣካያዲ ትካል ምውዕዋዕ ብዝነበረ ኒካሚንስ ዝተመስረተ ኤሌክትሮጋስቶ ተባሂሉ ዝፅዋዕ ቤት ዕዮያ እቲ ምቅያር
3: ተገይሩላ።
2: 30 ዓመታት ኣብ ስራሕ ምውዕዋዕን መሸጣታትን የሕሊፈዮ። ሓድሽ ቴክኖሎጂ ግን ይፈትየ። ሓደ ነገር ክትስንድዎ ወይ ክትጉሕፎ ዘይኮነ ከተዕርዮ ኣብ ዝህልወካ ናይ ፀባ ሕርሻ ዓብየ። ኣረግቶት መካይንን ሞተር ብሽክልታታትን ይፈትየ። ናይ ቀደም መካይን ዝፈትዉ ሰባት ኩሉ ዓይነት ቅርፅታትን መጠናትን ዘለዎም እዮም። ሓንቲ ክትዝውርን ከለኻ ዓባይቶም ንላዕሊ እናመልከቱን ኢዶም እናወዛወዙን ብዙሓት ዓሺ ይብሉኻ። ኣባይታ ናይቲ ቤት ዕዮ ኢንጂነራት ንሓንቲ መስመስ ትብል ሰማያዊት ፖርሽ ዝዓይነታ ወሲኽካ 7 መካይን ደጊሞም ይሃንፅወን ኣለዉ። እዚኣ ምናልባት እታ ኣዝያ ዝኸበረት መኪና ኣብዚ ኣዳራሽ ዘላትናያ። ኣዝያ ጠለብ ዘለዋን ተሃራፊትን እያ 356 ፖርሽ። እዚ ኣዝዩ ዝተሓላለኸ መስርሕ እዩ። ኩሎም እቶም ካልኦት ክፋላት ናይታ መኪና ከምቲ ዝድለ ክኾኑ ከም ዘለዎም ከነረጋግፅ ኣለና። ስለዚ ፍሬኖታት፣ መዘወሪ ወይ ስቲሪንግ፣ ሳስፔንሽን፣ ኩሎም እዞም ከምዚኦም ነገራት ብዙሕ ግዜ ክሕደሱ ወይ ክትክኡ ዘለዎም እዩ። ስለዚ መተካእቲ ኣካላት ካብ ደገ ክንደልለና ማለት እዩ። ካብቶም ብዙሓት ብርቂ ዝኾኑ ትሕዝቶታት ሚስተር ካሚንስ ንንግዲ መግቢ ኢሉ ዝቕይራ ዘሎ ሮዛ ሕብሪ ዝተቐበት ሓንቲ መግቢ ፈረንሳ ተመላልስ ዕፅውቲ መኪና እያ። ሓድሽ ህይወታ ከም ብኤሌክትሪክ ትሰርሕ መኪና ናብ መርዓታትን ውራያትን ምኻድን ካብ ንእሽቶ ብጎድና ዝተኸፍተላ መስኮት ኣይስክሪምን ጀላቶን ምቕራብን እዩ። ንሱ ካልእ ኣብቲ ቤት ዕዮ ሓንቲ ናይ 1967 ኮምቢ ዝዓይነታ ንቀሲልካ ዝካየድ ዑደታት ኣብ ውሽጢ ጀርዲን ወይኒ ተባሂላ ኣገልግሎታ ትቕየራላ ይብል።

ኣርማሸሽ ዝኾነ ባትሪ የቲና ኣላ ቀልጢፉ ዝመልእ ኤሌክትሪክ ዲሲ እውን ኣለዋ። ነዚኣ ክትዝውራን ከለኻ ብዙሓት ሰባት ብሓጎስ ኢዶም የዋዘው ዝብልካ ኩሉ ሰብ ኮምቢ ይፈት እዩ። ዘይርጉፅነት ብዛዕባ ናይ ነዊሕ እዋን ቀረብ ዝኣቱ ነዳዲ ኣብዝሃለወሉ ሸየቲ ዝያዳ ኣብዝቐረባ ግዜ ዘገልገላ ናይ ኤሌክትሪክ መካይን ወይ ኢቪስ ቁፅሪ መሸጣታት ይውስኽለዉ ይብሉ። ብሬንደን ግሪን ዋና ኣካያዲ ኣውቶሞቲቭ ሶሉሽንስ ኣብ ፒክልስ ኦክሽንስ ኣብ ሲድኒ እዩ፣ ዝለዓለ ኣትኩሮ ኣብ ዘገልገላ መካይን ኤሌክትሪክ ኣብ ወርሒ መጋቢት ክሳብ መያዝያ ክሳብ ግንቦት እውን ከይተረፈሪ ኢና ብዙሓት ካብቶም ደቂ

ክብራት ማትና ናይሎም መድብና ቅንምዛሙ ናይሎሚ አርሳት ዜና ክደግመልኩም ሎሚ ፌደራላዊ ምርጫን ተዝካይ ኔሩ ሰልፍ ዋን ኔሽንስ ክሳስ 59 ዝኾኑ መናብር ታሕተዋይ ባይቶ ኣውስትራልያ ክሕዝ መኽኣለ ክብል ሓድሽ መፅናዕቲ ኣፍሊጡ ኣብ ዋሽንግተን ዲሲ ኣብ ኣፍደገ ዋይት ሃውስ ተገብረ ናይ ተኩስ ምልዋጥ ብዝምልከት ምርመራታት ይቕፅል ኣሎ ዌስትሃም ዩናይትድ ካብ ዝርዝር ጋንታታት ፕሪምየር ሊግ እንግሊዝ ክትወርድ ከላ ቶተንሃም ግን ንስ ክላ ድሒና ባርሰማዓትና ናይ ሎሚ መደብና ዛዚምና ኣለና ኣብ ዝመፅእ ሓሙስ ዝተፈላለዩ ፅወታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ክነዝምኒኤልኩም ንሳኹም ፅናሕኩ ኣዳለውን ኣቕራብን ዝመደብ ቤነ ሰመረ ሩክ መዓልቲ እዩ

0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Amharinya Garnut, mobile, online and radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንጁሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ ግንቦት 17 2018 አድማጮቻችን እንደምን አርፈዳችኋል? ዘወትር ሰኞ ከአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ስቱዲዮ እናስተላልፈው ስርጭታችንን አሁን ጀምረናል። አገርኛ ሪፖርት ወቅታዊ ጉዳዮች ተጠናቅሯል። ወቅታዊ ጉዳዮች የበጀት 2026-27ን ከዶክተር ደሴ ታርቆ ጋርና እንዲሁም ከዶክተር ዮናታን ድንቁ ጋር አካይደናል። በተዘጋጅቷል። በዚሁ ወደ ቀጣዩ ርዕሰ ዜናችን እናልፋለን።

0: አዲስ የፖለቲካ ፓርቲ አውስትራሊያ ውስጥ ሊቋቋም ነው። የኢቦላ መስፋፋት አሳሳቢ ሆኗል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፖሊን ሃንሰንን ዋን ኔሽን የፖለቲካ ፓርቲ መስፋፋትን ተከትሎ አውስትራሊያ ውስጥ የግል ምክር ቤት አባላት አዲስ የፖለቲካ ፓርቲ ያሰቡ መሆኑ እየተነገረ ነው። የዋሪንጋ የግል የምክር ቤት ተወካይ ዛሊ ስቴጋል ዛሬ ማለዳ ላይ ለኤቢሲ ሬዲዮ እንደገለጡት የግል የምክር ቤት ተመራጮች ፓርላማ ውስጥ ይበልጡኑ ውጤታማ ለመሆንና ከዋንኛ ፓርቲዎች በተለየ መልኩ ለመራጮች አማራጮችን ለመስጠት ውይይቶች እየተካሄዱ እንደሆነ አመላክቷል። ሆኖም በሌላ በኩል ሄለን ሃይነስና ሞኒክ ራያን በግል የምክር ቤት አባል ስብስብ ሊመሰረት በታቀደው አዲስ ፓርቲ እንደማይሳተፉና በግል ተወካይነታቸው መቀጠል እንደሚሹ ገልጠዋል። የተቃዋሚ ቡድን መሪው አንገስ ቴለር በበኩላቸው ያዲሱ የግል ተመራጮች ቡድን ስብስብ ፓርቲ ምስረታ እንደማያስደንቃቸውና ተራማጅ አተያይ ያላቸው የሊበራል ፓርቲ ምክር ቤት አባላት አዲሱን ፓርቲ ሊቀላቀሉ ይችላሉ የሚሉት አተያዮች ግና ላይሆን ይችላል ሲሉ ውድቅ አድርገዋል። የግሪንስ ፓርቲ የህግ መወሰኛ ምክር ቤት አባል ዴቪድ ሹብሪጅ በበኩላቸው
1: Well, you know, how can a bunch of independents become a party? It's a matter for them to explain how that's going to work.
0: ማለፊያ እንደምታቆት እንደምንና የግል ተመራጮች ስብስብ ፓርቲ የሚያቆሙት ያንን ማብራራቱ የነሱ ድርሻ ነው የኔ አይደለም። እንደውነቱ ከሆነ ፓርቲን መምራት ምስብስብ ነገር ነው። የጋራ ስምምነት ላይ መድረስን ግድ ይላል። ግልጽ የሆነ መርሆችን ማስቀመጥ ያሻል። የግሪንስ ፓርቲን እንደ ፓርቲ የሚያንቀሳቅሱት አራት ቁርፍ መርሆች አሉን። ፓርቲውን በሀገር አቀፍ ደረጃ በአንድነት አቆሞ ያለው ብርቱ የረጅም ጊዜ ፕሮጀክት መሆኑን ልነግራችሁ እወዳለሁ። ሰዎች አዲስ የፖለቲካ ፓርቲ መመስረትን ካሹ ያ የነሱ ጉዳይ ነው የሚሆነው ብለዋል። የኢቦላ ወረርሽኝ የኮንጎ ሪፐብሊክ ውስጥ እየተስፋፋ መሆኑን እንዲሁም ከሶስት የህክምና ማዕከላት ውስጥ ሁለቱ በአካባቢ ነዋሪዎች መጋየታቸውን የቀብር ስነ ስርዓት ለማስፈጸምም የጥበቃ ኃይል ማስፈለጉ ተነግሯል። የኢቦላ ቫይረስ በእጅጉ ተላላፊ በመሆኑ የቀብር ሂደቶች በባለሙያዎች መካሄድና ባህላዊ የቀብር ስነ ስርዓትን ለመፈጸም አስከሬኖች ከቀብር በፊት ለቤተሰቦች እንዳይሰጡ መከልከልንም አስከትሏል። የዓለም ጤና ድርጅት የኢቦላ ወረርሽኝ መስፋፋት ለኮንጎ ሪፐብሊክ ከፍተኛ አደጋ መሆኑን ጠቁሞ ሆኖም ዓለም አቀፍ የተላላፊነት ደረጃ አቅሙ ዝቅ ያለ መሆኑን ገልጧል። ወደ ጋዛ የእርዳታ አቅርቦት ይዘ በፍሎቲላ ሲጓዙ ከነበሩት 11 አውስትራሊያን ውስጥ 7ቱ ውስጣዊ ስሜታቸውን በተፈናቀለበት ሁኔታ ወደ ሲድኒ ተመልሰዋል። የአውስትራሊያ አንቂ ኔቭ ኦክነር በእስር በቆዩባቸው ቀናት እንደምን በእስራኤላውያን የጥበቃ የእስር ቤት ጥበቃዎች ለጉስቁልና እንደተዳረጉ ሲናገሩ ልክ ከመርከቢቱ እስር ቤት ኮረድን ጀምሮ ሲያንጉሳቁሉን ነበር። አንዲት ሴት የእስር ቤቱን ቅጥር ግቢ ውስጥ በእግሯ ከወዲያ ወዲህ በማለቷ ብቻ በጥይት ተመታለች። እስር ቤቱ ውስጥ ውሃ በእጅጉ ውስን ነበር። በእጅጉ ፍጹም ንዳድ በሆነ ፀሐይ ያለ መጠለያ አጋልጠውናል። ምሽት ላይ ፍራሽ አልነበረንም። ወለሉ ላይ ውሃ በማፍሰስ ለቅዝቃዜ እንድንጋለጥ አድርገውናል ብለዋል። የፌዴራል ሚኒስትር ማርክ በትለር ይህንኑ የእስራኤል የእስር ቤት አያያዝ አሳፋሪ ሲሉ የገለጡ ሲሆን መንግሥት በእጅጉ ብርቱ በሆነ ሁኔታ ለእስራኤል ስጋቶቹን ገልጧል ሲሉም ተናግረዋል። ሆኖም የእስራኤል እስር ቤት አገልግሎት ሁሉንም የተባሉትን ክሶች ሐሰት ሲል አስተባብሏል። የፍሎቲላ አባላት የጉስቁልና ጉዳዮችን በፍልስጤማውያን ስም መረጃዎችን አጠናቅረው ለዓለም አቀፉ የወንጀል ፍርድ ቤት ለማቅረብ ከሕግ ባለሙያተኞች ጋር አብረው እየሰሩ ነው።

0: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
1: የዓለማችንን ድንቅ እይታዎችና ህዝቦቿን በተመለከተ በዴትላይን ማክሰኞ ከ3 ሰዓት ተኩል ጀምሮ በኤስቢኤስ ወይም ኦን ዲማንድ ያግኙ።
2: ከመላ ዓለም በተሰባሰቡ የኤስቢኤስ ቺል ሙዚቃዎች ዘና ይበሉ። ኤስቢኤስ ቺልን በኤስቢኤስ ኦዲዮ አፕ ያድምጡ።
3: SBS Audio
2: ከሳቢው ጋር እንዲገጥም ተጫዋች የሚለውን ይጫን።
4: ያውዳሪያ ጀምበሃለማ
5: SBS chill.
6: SBS pop Asia non-stop Asian pop.
7: Can you describe that feeling for people who haven't experienced it?
8: SBS

0: እንዲህ ኡፕላፕ ከርባታ ሄ
1: far from the partisan politics
2: ሰብላይ ጎሉ ቋንቋዎች ዜናዎችን የያዘ ኮስታዊ ስሜቶ ጋር የሚገጥም ሙዚቃና ማራኪ ፖድካስቶች ከተሸፈኑበት ለመገለጥ ይተብቆታል
3: sbs.com.au/audio
2: በዚሁ ወደ ሀገርኛ ሪፖርታችን እናመራለን። ኢትዮጵያ ደቡብ አፍሪካ ውስጥ የተጠቁ ዜጎቿን አስመልክቶ አንድ የልዑካን ቡድን ወደ ደቡብ አፍሪካ እንደምትሄድ ማስታወቋን ቀዳሚ ትኩረት አድርጓል። እንሆን ሀገርኛ ሪፖርት
4: ኢትዮጵያ በዜጎቿ ላይ የደረሰ ያለውን ጥቃት የሚከታተል ልዑክ ወደ ደቡብ አፍሪካ ልትልክ መሆኑን አስታወቀች። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ በህንድ በተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከደቡብ አፍሪካቻቸው ሮናልድ ላሞላ ጋር ኢትዮጵያውያን ላይ የደረሱ ያሉ ችግሮችን በጋራ መፍታት በሚቻልባቸው መንገዶች ዙሪያ መወያየታቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሳምንታዊ መግለጫቸው አስታውቀዋል። የሁለቱ ሀገራት ተቋማት የኢትዮጵያውያንን ደህንነት ለማረጋገጥና መሰል ጥቃቶችን ለመግታት በጋራ ለመስራት መስማማታቸውን ገልጸዋል። ይህንን ተከትሎም ጉዳዩን የሚከታተልና ለጋራ መፍትሄ የሚሰራ የልዑካን ቡድን ወደ ደቡብ አፍሪካ እንደሚንቀሳቀስ ገልጸዋል። በተያያዘ የኢፌድሪ የውጭ ጉዳይ ሚኒስቴር ከደቡብ አፍሪካ መንግስት ጋር ኢትዮጵያውያን ላይ የሚፈጸሙ ጥቃቶች እንዲቆሙና በጥቃት ፈጻሚዎች ላይ እርምጃ እንዲወሰድ ከሰሞኑ በተካሄደው የብሪክስ ስብሰባ ላይ መጠየቁንም የውጭ ጉዳይ ሚኒስቴሩ ቃል አቀባይ አስታውቀዋል። የደቡብ አፍሪካ መንግስት በበኩሉ በጉዳዩ ላይ ክትትል ያደረገ እንደሚገኝና ውጤቱንም እንደሚያሳውቅ የውጭ ጉዳይ ሚኒስቴር ሰሞኑን መግለጹ ይታወሳል። ኢትዮጵያ ቀይ ባህር ላይ የባህር በር ለማግኘት የምታደርገውን ጥረት ለማሰናከል ግብጽ ጥረት እያደረገች ነው በማለት የውጭ ጉዳይ ሚኒስቴር ከሰሰም። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ግብጽ በቀጠና የምታደርገውን ቅስቀሳ የኢትዮጵያን ቀይ ባህር ላይ የባህር በር የማግኘት ግብ እንዳይሳካ የመክበብ የማሰናከልና በቀጠናው ውስጥ ውጥረት የመፍጠር አካሄድ ነው በማለት በሳምንታዊ ጋዜጣቸው መግለጫቸው ላይ ተናግረዋል። ሆኖም ኢትዮጵያ የባህር በር የማግኘት ግባን ሰላማዊና ዘላቂ በሆነ መንገድ ለማሳካት ተገፋበታለች ብለዋል። ለዚህም ኢትዮጵያ ቀጠናዊና ዓለም አቀፋዊ ድጋፍ ያገኘች ነው ሲሉም ተናግረዋል። ቃል አቀባዩ የኢትዮጵያ ባህር በር ባለቤት አለመሆን ለዘላለም ሊቀጥል አይችልም በማለትም አጽንኦት ሰጥተው ተናግረዋል። በቤንሻንጉል ጉሙዝ ክልል በጸጥታ አካላት የሚፈጸሙ ከህግ አግባብ ውጪ የሆኑ ያፈሳና የጅምላ ስር ድርጊቶች አሁንም አሳሳቢ ሆነው ቀጥለዋል አለ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ። ኮሚሽኑ ይህንን ያለው በቤንሻንጉል ጉሙዝ ክልል ውስጥ በሚገኙ ፖሊስ ጣቢያዎች ላይ ባከናወነው የሰብአዊ መብቶች ክትትሎችና የተለያዩ ግኝቶች ላይ ምክረ ሐሳብ ለባለድርሻ አካላት በሰጠበት ወቅት ነው። ኢሰመኮ በክልሉ በወንጀል ተጠርጣሪዎች ላይ የመብት ጥሰት በሚፈጽሙ ፖሊስ አባላት ላይ አስተዳደራዊ እርምጃ ያለመወሰድ፣ ያለ ፍርድ ቤት ትዕዛዝ ሰዎችን የማሰርና በህግ በተቀመጠ ቀነ ገደብ ተጠርጣሪዎችን ወደ ፍርድ ቤት ያለማቅረብ ችግሮች አሁንም ይታያሉ ሲል በሪፖርቱ ገልጿል። ኮሚሽኑ ችግሮችን ለማሻሻልና አጠቃላይ የተጠርጣሪዎች አያያዝ ሰብአዊ መብቶችን ባከበረ መልኩ እንዲከናወን ባለድርሻ አካላት ጥሪ ማድረግ እንዳለባቸው አሳስቧል። በሌላ የኢሰመኮ ጉዳይ ዜና በመጪው ጠቅላላ ምርጫ የሰብአዊ መብቶች ሁኔታዎችን ለመከታተል ያቋቋመውን የወቅታዊ ሁኔታ መከታተያ ስርዓት በይፋ ማስጀመሩን ኢሰመኮ አስታወቀም። የሁኔታዎች መከታተያ ስርዓቱ በምርጫው ወቅት የሰብአዊ መብቶች ጥሰቶች እንዳይፈጸሙ አስቀድሞ ለመከላከልና ጥሰቶች ተፈጽመው ሲገኙ ጉዳዩ ከሚመለከታቸው አካላት ጋር በመነጋገር ፈጣን ምላሽ እንዲገኝ እንደሚያስችለው ኢሰመኮ በመረጃው ገልጿል። ስርዓቱ የምርጫው ሂደት አግባብነት ባላቸው አዋጅ ሰዎች ደንቦችና መመሪያዎች መሰረት ሰብአዊ መብቶችን አክብሮ መከናወኑን ለማረጋገጥ የሚያስችል ነው ሲልም ኢሰመኮ ገልጿል። ሆኖም ኢሰመኮ በመላ ሀገሪቱ በመከታተያ ስርዓቱ መረጃ የሚያቀርቡ ምን ያህል የሰብአዊ መብት ተከታታዮችን እንደሚያሰማራ አልጠቀሰም። የተቋሙ የሰብአዊ መብቶች የሁኔታዎች መከታተያ ስርዓት የተቋቋመው በጀርመን ዓለም አቀፍ ተራድኦ ድርጅት ድጋፍ ነው ተብሏል። በዱባይ በተለያዩ የንግድ ስራዎች የተሰማሩ ኢትዮጵያውያን ባለሀብቶች ቁጥር ከ1676 በላይ መድረሱ ተነገረም። የዱባይ ንግድ ምክር ቤት በተለያዩ የንግድ ስራዎች በዱባይ ተሰማርተው የሚገኙ ኢትዮጵያውያን ባለሀብቶች ቁጥር ባለፉት 10 ዓመታት ውስጥ በከፍተኛ ሁኔታ መጨመሩንና በአሁኑ ወቅት ከ1676 በላይ መሻገሩን ተናግሯል። ሰሞኑን በተከናወነው የአዲስ አበባና የዱባይ የንግድ ምክር ቤት የምክክር መድረክ እንደተገለጸው እንደ አውሮፓውያኑ ዘመን አቆጣጠር መጋቢት ወር 2025 ድረስ 1676 የኢትዮጵያ ኩባንያዎች የዱባይ ንግድ ምክር ቤት አባላት መሆናቸውንና በሪል ስቴት፣ በሎጂስቲክስና በንግድ ዘርፎች መሰማራታቸው ተገልጿል። እንደ አውሮፓውያኑ አቆጣጠር በ2026 በመጀመሪያው ሩብ ዓመት ብቻ 96 አዳዲስ የኢትዮጵያ ኩባንያዎች በዱባይ መቋቋማቸውን፣ ከነዳጅ ንግድ ውጪ ሁለቱ ሀገሮች ያላቸው የንግድ ልውውጥ እንደ አውሮፓውያኑ ዘመን አቆጣጠር በ2013 ከነበረበት 454 ሚሊዮን ዶላር ባለፈው ዓመት ወደ 6.1 ቢሊዮን ዶላር ማደጉም ተገልጿል። በዱባይ የሚገኙ ኢትዮጵያውያን ቁጥር በከፍተኛ ሁኔታ የጨመረው እንደ አውሮፓውያኑ ዘመን አቆጣጠር ከ2015 እስከ 2025 ባሉት ዓመታት ውስጥ መሆኑም ተመልክቷል። የኢትዮጵያ አየር መንገድ 80ኛ ዓመት የምስረታ በዓሉን አስመልክቶ ሲያከናውን የቆየውን ክብረ በዓል አጠናቀቀም። 4 አዳዲስ ኤርፖርቶች በአንድ ወር ውስጥ ወደ ስራ እንደሚገቡና የሀገር ውስጥ መዳረሻዎቹንም ወደ 27 ከፍ እንደሚሉ የኢትዮጵያ አየር መንገድ አስታውቋል። የኢትዮጵያ አየር መንገድ አሁን ለደረሰበት ስኬት ያለ ጣልቃ ገብነት በነጻነት የአቪዬሽን ኢንዱስትሪ መርህን ተከትሎ እንዲሰራ መደረጉ ለዚህ ስኬቱ በዋናነት ተጠቃሽ ነው ተብሏል። በማጠቃለያ ስነ ስርዓት ወቅት የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በየጊዜው የነበሩ የኢትዮጵያ መንግስታት አየር መንገዱ ተቋማዊ ነጻነቱ እንዲጠበቅ ማድረጋቸው ለተቋሙ የተፈጠረለትን አስተዋጽኦ ከፍ አድርጎታል ብለዋል። በመንግስታት ተቋማዊ ነጻነቱ እንዲጠበቅ መደረጉ አየር መንገዱ በንግድ መርህ እንዲተዳደር በማድረግ ሰርቶ የሚያገኘውን ገንዘብ የኢትዮጵያን የአቪዬሽን ኢንዱስትሪ እንዲያስፋፋና እንዲያዘምን እንዲጠቀምበት በመፈቀዱ በሀገር ውስጥም ሆነ በውጭ ሀገር የሚያጋጥሙ ችግሮችን በባለቤትነት ስሜት በመፍታትና በሌሎች ጉዳዮች ለአየር መንገዱ ትልቅ ድጋፍ መደረጉ አየር መንገዱ ስኬታማ እንዲሆን ረድቷል ብለዋል። አየር መንገዱ እስከ 2035 ዓመተ ምህረት ድረስ አዳዲስ 117 አውሮፕላኖችን በመጨመር አጠቃላይ የአውሮፕላኖቹን ብዛት ወደ 289 ለማድረስና ዓመታዊ ገቢውንም ወደ 20.6 ቢሊዮን ዶላር ለማሳደግ እቅድ ይዞ እየሰራ ነው ብለዋል። በአሁኑ ወቅት በ147 ዘመናዊ አውሮፕላኖች 145 ዓለም አቀፍ መዳረሻዎች እየበረረ ያለው የኢትዮጵያ አየር መንገድ በሚቀጥለው አንድ ወር ጊዜ ውስጥ 4 አዳዲስ የሀገር ውስጥ ኤርፖርቶችን ወደ ስራ በማስገባት የሀገር ውስጥ መዳረሻዎችን ወደ 27 ያሳድጋል ብለዋል። ከሁለት ቢሊዮን ብር በላይ መዋለ ንዋይ የፈሰሰበትና በ9 ወራት ተጠናቀቀ የተባለው የሴራሚክ ማምረቻ በይፋ ተመረቀም። በሞጆ ከተማ ከሁለት ቢሊዮን ብር በላይ መዋለ ንዋይ እንደፈሰሰበት የተገለጸው ግራንዴር ሴራሚክ ማምረቻ ፋብሪካ በጠቅላይ ሚኒስትር አብይ አህመድ ተመርቋል። በ300,000 ካሬ ሜትር ላይ ያረፈውና ግንባታው 9 ወራት ብቻ ፈጅቷል የተባለው ይህ ፋብሪካ ዓለም አቀፍ ደረጃውን የጠበቀ የሴራሚክና ፖርሴሊን ጣፎ ችን ያመርታል። በአሁኑ ወቅት የ60 በ60 ምርቶችን የጀመረ ሲሆን በቀጣይ 2 ወራት የምርት አይነቶችንም እንደሚያሰፋ ተገልጿል። ለፋብሪካው የሚያስፈልገው ጥሬ ዕቃ 80% በ100 ኪሎ ሜትር ውስጥ የሚገኝ በመሆኑ ከአካባቢው ማህበረሰብ ጋር ጠንካራ ትስስር ይፈጥርለታልም ተብሏል። ይህ ተቋም ከዚህ በፊት በአማራ ክልል ሰሜን ሸዋ ዞን አረርቲ ከተማ ፋብሪካ ከፍቶ እየሰራ መሆኑ ይታወቃል። የሀገር ውስጥ ፍላጎትን በመሸፈን የውጭ ምርት ጥገኝነትን ለመቀነስ እና የውጭ ምንዛሬ ለማዳን ያለመ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ በምረቃ ወቅት ተናግረዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት ጉባኤ በሳውዲ አረቢያ በኢትዮጵያውያን ዜጎች ላይ የተላለፈው የሞት ፍርድን በተመለከተ ምህረት እንዲደረግ ልመና አቀረበም። በሳውዲ አረቢያ በኢትዮጵያውያን ዜጎች ላይ የተላለፈው የሞት ፍርድን የሀገሪቱ ባለስልጣናት ርህራሄና ምህረት እንዲያደርጉላቸውና ክቡር የሆነውን የሰው ህይወት እንዲጠብቁ የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት ጉባኤ ልመናውን አቅርበዋል። ጉባኤው በማህበራዊ ትስስር ገጹ ሰሞኑን ባወጣው መግለጫ በተለያዩ በተለያዩ የሚዲያ ዘገባዎች በመቶዎች የሚቆጠሩ ኢትዮጵያውያን ዜጎች ላይ ሞት እንደተፈረደባቸው መስማቱን ጠቅሶ በዚህም ያለንን ስጋትና የተሰማንን ጥልቅ ሐዘን እንገልጻለን ብሏል። ቤተክርስቲያናዊ የበጎ አድራጎትና ባለም አቀፍ ወንድማማችነት መንፈስ በሳውዲ አረቢያ መንግስት ባለስልጣናት ከኢትዮጵያውያን ጋር በተያያዘ የሚፈጸሙ ማናቸውም የታቀዱ ግድያዎች እንዲቆሙና በእነዚህ ጉዳዮች ላይ ምህረት እንዲያደርጉ ልመና እናቀርባለን ሲል ጉባኤው አስረድቷል። ይህም ምህረት ፍትህን አያዳክምም፣ ምህረት ፍትህን ከፍ በማድረግ ተስፋ ለቆረጡ ተስፋን ይሰጣል ሲልም ገልጿል። የኢትዮጵያ ካቶሊካዊት ቤተክርስቲያናት ጳጳሳት ጉባኤ ወደ የመን፣ ሊባኖስ፣ ደቡብ አፍሪካ በርካታ ኢትዮጵያውያን ስደተኞች ለመግባት በሚያደርጉት ጥረት እዚያም ከደረሱ በኋላ የሚያጋጥማቸው የሞት፣ የስቃይ፣ የበደልና የሰብአዊ ተግባራት ባወጣው መግለጫ ዘርዝሯል። የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት ጉባኤ በመላው ዓለም ስለሚገኙ ኢትዮጵያውያን ስደተኞች ወቅታዊ ሁኔታ ያሳስበናል ሲል በመግለጫው አክሎ ገልጿል። ኢትዮጵያ በአሜሪካና ኢራን ጦርነት ተስተጓጉሎ የነበረውን የስጋ ወጪ ንግድ ዳግም ጀመረች። የተቋረጠው ወደ ተባበሩት አረብ ኤሚሬትስ የሚላከውና 30 በመቶ የሚሆነው የሀገሪቱ የስጋ ወጪ ምርት ድርሻ እንደነበር የኢትዮጵያ የስጋ አምራቾችና ላኪዎች ማህበር ገልጿል። የማህበሩ የቦርድ ፕሬዚዳንት ከሊፍ ሁሴን ሰሞኑን እንደተናገሩት መስተጓጉሉ የተፈጠረው በረመዳን ጾም ወቅት በመሆኑ ከባድ የሚባል ጉዳት አለማድረሱን ለሀገር ውስጥ መገናኛ ብዙሃን ተናግረዋል። የመካከለኛው ምስራቅ ቀውስ ኢትዮጵያ የስጋ ወጪ ንግድ መዳረሻዎቿን ማስፋት እንዳለባት ያስተማረ ሆኖ አልፏል። ቀደም ሲል ማህበሩ ለሀገር ውስጥ መገናኛ ብዙሃን ተናግሮ እንደነበረው። በመጨረሻም ቲክቶክ ከኢትዮጵያ የቲክቶክ ተጠቃሚዎች ደንብ የተላለፉ ናቸው ያላቸውን ከ1.8 ሚሊዮን በላይ ቪዲዮዎችን ማጥፋቱን አስታወቀም። ኩባንያው ይህንን ያለው የፈረንጆቹ 2025 አራተኛ ሩብ ዓመት ሪፖርቱን ይፋ ባደረገበት ወቅት ነው። ኩባንያው በመላው ዓለም በፈረንጆቹ 2025 ከኦክቶበር እስከ ዲሴምበር ወር ድረስ ከ175 ሚሊዮን በላይ ቪዲዮዎችን ማጥፋቱን ገልጾ ከዚህ ውስጥ 1 ሚሊዮን 120 ሺህ ገደማው የኢትዮጵያውያን ይዘቶች ናቸው ብሏል። ቲክቶክ በዚሁ ጊዜ ከአሜሪካ ብቻ ከ10 ሚሊዮን በላይ ቪዲዮዎችን ማጥፋቱን ገልጿል። ከኢትዮጵያ ጎረቤት ሀገራት መካከል ኬንያ ከ800 ሺህ በላይ፣ ሱዳን ከ1.4 ሚሊዮን በላይ፣ ከሶማሊያ ደግሞ 973 ሺህ በላይ ቪዲዮዎችን እንዲጠፉ መደረጉን ሪፖርቱ ገልጿል።
2: ሀገርኛ ሪፖርት
3: We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
5: የዓለማችንን ድንቅ እይታዎችና ህዝቦቿን በተመለከተ በዴትላይን ማክሰኞ ከሶስት ሰዓት ተኩል ጀምሮ በኤስቢኤስ ወይም ኦን ዲማንድ ያግኙ።
6: ከመላው ዓለም በተሰባሰቡ የኤስቢኤስ ቺል ሙዚቃዎች ዘና ይበሉ። ኤስቢኤስ ቺልን በኤስቢኤስ ኦዲዮ አፕ ያድምጡ።
5: በነባር ዜጎች ላይ ያተኮሩ ዜናዎችንና

0: ጀምሮ በኤንአይቲቪ ጣቢያ 34 ላይ ይከታተሉ።
1: sbs.com.au/amharic የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS አማርኛ በፌስቡክ
2: በዚሁ ከጣዩ ወደ ሆነው የውይይት መድረክ ዝግጅታችን እናልፋለን። ከዶክተር ዮናታን ድንቁና ዶክተር ደሴት አርቆ ጋር የዘንድሮን የፌደራል በጀት አስመልክቶ ያከረነው ውይይት ነው። እንሆን

0: የውይይት መድረክ
1: የአውስትራሊያ 2026 ፌደራል በጀት ሰሞኑን ይፋ ሆኗል። የዘንድሮን በጀት ካለፉት በጀቶች ይበልጥ ትኩረት ሳቢና አነጋጋሪም አድርጎታል። እንዴት ቢሉ በጀቱ ይፋ የሆነበት የፋይናንስ አመት የሀገሪቱ ምጣኔ ሀብት እድገት መዋለል፣ የኑሮ ውድነት ጫና፣ የዋጋ ግሽበት ንረት፣ የፍልሰተኞች ጉዳይ ከመቼውም ይበልጥ የፖለቲካ ትኩሳት መለኪያ በሆነበት፣ የቤት ግዢ ከዜጎች አቅም ጋር አለመጣጠን ብሎ ፈታኝ ሆኖ በሚገኝበት፣ የሀገሪቱ የዕዳ መጠን በትሪሊየን መቆጠር ላይ ባለበትና በንግዱ ማህበረሰብ ዘንድ የገበያ ትርፋማነት አስተማማኝ ደረጃ ጥርጣሬ ውስጥ ሳለ መሆኑ ነው። እንዲህ ባለ ብርቱ ሁኔታ ውስጥ በፌደራል በጅሮንድ ጂም ቻልመርስ ይፋ በሆነውና በተቃዋሚ ቡድን መሪ አንገስ ቴለር የበጀት ምላሽ የተሰጠበት የአውስትራሊያ ፌደራል በጀት በቤተሰብ አነስተኛ ንግዶች፣ የመድበለ ባህል ማህበረሰብ፣ ፍልሰት፣ የቤቶች ግዥና ኪራይ፣ ከአቅም ጋር አለመጣጠን፣ የሥራ አጥነት ጉዳይና ከአጭርና ረጅም የአውስትሬሊያ ምጣኔ ሀብት አስተማማኝ የሰከነ ጉዞ አካሄድን በማስመልከት በውይይት መድረካችን ሙያዊ ትንታኔን በመስጠት ግንዛቤዎችን ለአድማጮች እንዲያስጨብጡልን ዶክተር ዮናታን ድንቁ የምጣኔ ሀብት ተመራማሪና መምህር ከአውስትሬሊያ ብሔራዊ ዩኒቨርሲቲ ካምብራ፣ ዶክተር ደሴ ታርቆን በአድላይድ ዩኒቨርሲቲ የምጣኔ ሀብት ተመራማሪና መምህር ከአድላይድ ጋብዘናል። ለውይይታችን መነሻ ይሆን ዘንድም የ2026 የፌዴራል በጀቱ በሕዝብ ዘንድ የሚጠበቀውን ያህል ለኑሮ ውድነት መቋቋሚያ እንደ መንግሥት እሳቤም የምጣኔ ሀብት ማርጊያ ይሆናል ብለው ያስባሉ የሚል መጠይቅ አስቀድመናል። ዶክተር ዮናታን አታያቸውን እንዲህ ያጋራሉ።
2: አመሰግናለሁ ካሳሁን። አዎ፣ በጀቱን እኔም አይቼዋለሁ። በእርግጥ ካሁን በፊት በቀጥታ ይደረጉ የነበሩ የኑሮ ውድነትን ሊያለዝቡ የሚችሉ አይነት እርምጃዎች አየሁበት በጀት አይደለም። ይሄ በጀት በአይነቱ ለየት ያለ ነው። አንደኛ መንግስት ቀጥታ የገንዘብ ድጎማ ከማድረግ ይልቅ ለዝቅተኛ የገቢ ምንጭ ላላቸው ወይም ደግሞ በኑሮ ውድነት ሊጎዱ ለሚችሉ ማህበረሰብ አባላት ከደሞዛቸው ላይ ከሚወሰደው ግብር ተቀናሽ እንዲሆን ነው ያሰበው። አንደኛ የተቀናሽ እንዲሆን ያሰበው ገንዘብ በእርግጥ የኑሮ ውድነቱን ጫና ለመቀነስ ያግዛል ወይ፣ በቂ ነው ወይ መጠኑ የሚለው አንድ ጥያቄ ነው። ሌላኛው ደግሞ የሚሰሩ ሰዎች የሚከፍሉትን ግብር መቀነስ ብቻ ከሆነ ትኩረቱ፣ ስራ የሌላቸው ሰዎችስ ምን የሚያገኙት ጥቅም አለ? ስለዚህ ሙሉን ማህበረሰብ ክፍልም የሚሸፍን አይደለም እርምጃው በመሰረቱ። ስለዚህ ደሞዝተኛ የሆኑ አውስትራሊያውያን የሚያገኙት ትንሽ ጥቅም አለ። አንደኛ 1,000 ብር በቀጥታ ካለምንም ደረሰኝ ከግብር ተዳት የሚደረግ ካሁን በፊት ቲንክ $300 አካባቢ ይመስለኛል፣ ወደ 1,000 ብር አድጓል። ከዛ ውጭ የዝቅተኛ ግብር ስሌቱ አሁን ከነበረበት 16% ወደ 15% በዚህ ከ2006 ጁላይ ጀምሮ በቅሚህም የተቀጥለው አመት ደግሞ ከ2027 ጁላይ በኋላ ደግሞ ወደ 14%

0: ከዛ በየአመቱ 250 እነዚህ ነገሮች አሉ። ግን ሲታይ የኑሮ ጫናው ከሚያደርሰው የምጣኔ ሀብት ሸክም ጋር የሚመጣጠን ነው ብዬ እኔ በግሌ አላስብም። ስራ ላላቸው ሰዎችም ቢሆን ማለት ነው። ግን ከምንም በላይ ደግሞ እንዳልኩት ስራ የሌላቸው ቤት ውስጥ ተጨማሪ ኃላፊነት ያለባቸው ህጻናትን በመንከባከብ ወይም ደግሞ ብቻቸውን ልጆችን የሚያሳድጉ የተለያዩ የህብረተሰብ ክፍል አባላት በስራ በቀጥታ የማይሳተፉ የህብረተሰብ ክፍል አባላት ቲንክ ለዚህ የግብር ጫና ቅናሽ ተጠቃሚ ናቸው ብዬ አላስብ እና የሚወራውን ያህል አይደለም። በጣም ሰብትል የሆነ ቀስ ብሎ የሚመጣ ነው። ኢሚዲየት የሆነ ጥቅም የሚያስገኝ ሆኖ እኔ አላገኘሁትም በጀቱን።
1: ዶክተር ደሴስ በእርሶ በኩል አንኳር እይታው ምን ይመስላል? በዘንድሮ 2026 የሚያስገኛቸው ትሩፋቶች ለመላው አውስትራሊያውያን እና ከዛ ውስጥ መልካም ናቸው የሚሉት የአበጃጀት ሁኔታ በምን መልክ ገልጹታል?
2: አመሰግናለሁ ካሳሁን። የኑሮ ውድነቱን በመቀነስ በኩል በጀቱ የሚያመጣቸውን ትሩፋቶች ዶክተር ዮናታን በዝርዝር ጠቅሶታል። ከዚህ በተጨማሪ በተደጋጋሚ እናንተ ታችሁት በጀቱ ትኩረት ያደረገው የኑሮ ውድነትን መቀነስ ላይ ነው። በዚህም አንዱ የግብር ቅነሳ ነው ዮናታን በዝርዝር እንደሄደበት። ከዛ በተጨማሪ የነዳጅ ዋጋ ድጎማ ተደርጓል። ይሄ የነዳጅ ዋጋ ድጎማ በብዛት መኪና ለሚያሽከረክሩ ሰዎች ጥቅም ይኖረዋል። ለምሳሌ ዴሊቨሪ ሰርቪስ የሚሰጡ ሰዎች፣ እንዲሁም የሺፍት ወርከርስ ሰዎች እና ከመሃል ከተማ ራቅ ብለው ለሚኖሩ ሰዎች ብዙ መኪና ስለሚጠቀሙ ለነዚህ ህብረተሰብ ክፍሎች የነዳጅ ድጎማው ጥሩ ጥቅም ይሰጣል ብዬ አስባለሁ። ከዚህ በተጨማሪ የትንንሽ ቢዝነስ ባለቤት የሆኑ ሰዎች የተለያዩ ድጋፎች እንደሚደረግላቸው በጀቱ ያትታል። በተለይ ፕሮዳክቲቪቲን በመጨመር እንዲሁም የተለያዩ ቢዝነስን ለመስራት የሚፈጠሩ ቢሮክራሲዎችን በመቀነስ እንደ ሬድ ቴፕ ያሉ ነገሮችን በመቀነስ የተለያዩ ድጎማዎች እንደሚደረጉ ወይም በጀቱ ላይ እንዳሉ ተጠቅሷል። ሰው ይሄ የተለያዩ ትንንሽ ቢዝነሶችን በእንትን በማለት ደረጃ ጥሩ ነው። ከዚህ በተጨማሪ የሃውሲንግ ማርኬቱ ላይ ያለው ጉዳይ ነው። ሃውሲንግ ማርኬቱ ላይ በብዛት ኢንቨስተሮችን ማያበረታታ ወይም ኢንቨስተሮችን ከማርኬቱ ላይ እንዲወጡና ከዛ ይልቅ ግን የመጀመሪያ ቤት የሚገዙ ወይም እነዚህ ፈርስት ሆም ባየርስ የምንላቸው ሰዎችን የሚያበረታታ የተለያዩ ሪፎርሞች ተካሂደዋል። ካፒታል ጌን ታክስ የሚባለው ዲስካውንት አለ፣ ኔጌቲቭ ጊሪንግ የሚባለው አለ። እነዚህ እና የመሳሰሉት እስከ 75,000 የሚሆኑ ቤቶችን ከኢንቨስተሮች ወደ ፈርስት ሆም ባየሮች እንዲሄዱ ወይም ትራንዚሽን እንዲያደርጉ የሚያደርግ ነው። ከዚህ በተጨማሪ የቤት አቅርቦትን ለመጨመር የበጀቱ ይጠቅሳል። እነዚህ ነገሮች ጥሩ ናቸው። በተቃራኒው ግን ለምሳሌ ሎወር ኢንካም ኤርነር የሆኑ ሰዎችን፣ ስራ የሌላቸው ወይም ደግሞ አንደር ኢምፕሎይድ የሆኑ ሰዎች፣ እነዚህን የተለያዩ የህብረተሰብ ክፍሎች ያላገናዘመ ነው። ከዚህ በተጨማሪ ለምሳሌ ተማሪዎች ወይም ደግሞ ቪዛ ሆልደርስ የሆኑ ሰዎች ለነዚህ ብዙም በጀቱ የሚሰጠው ጥቅም የለም እና ከነዚህ አንጻር ተጠቃሚዎች አሉ፣ በተቃራኒው ደግሞ ተጎጂዎች አሉ እና ያን ያህል ብዙ ጥቅም ያለው አይደለም፣ በተለይ ለዝቅተኛ ኢንካም ላላቸው ሰዎች ማለት ነው። ይሄ ነው የኔ እይታ።
1: የመንግስት ዋነኛ ዓላማ አንዱም ኢኮኖሚውን የረጋ እንዲሆን ከማድረግ አኳያ እና እንደዚሁም የኑሮ ውድነቱን ተቻለ መጠን ለማለዘብ ነው። በእርግጥ በአሁኑ ወቅት ያለው የዋጋ ግሽበት 4.6 ላይ እንደዚሁም ደግሞ የወለድ መጠን 4.35% ላይ ደርሷል። የአውስትራሊያ ብሔራዊ ባንክ ያንን ተከትሎ ጭማሪ አካሂዷል በቅርቡ። በዚህ ላይ መካከለኛው ምስራቅ ጦርነት አልረገበም፣ በዩክሬን በኩል ያለውም እንደዛው ነው። ምናልባት በሚቀጥለው ዓመት 2027 ላይ ቻይና ታይዋንን ጠቅላ ለመውሰድ ቀን ተቆርጦ ተቀምጧል። እነዚህ ሁኔታዎች ባሉበት ሁኔታ በተለይ የሉላዊ ወይም የዚህ የግሎባል ምጣኔ ሀብቱ ሂደት በአውስትራሊያ አሁን እያሳደረ ያለው ጫና ምን ያህል የከፋ ነው? ማርጋትስ ይቻላል ወይ? መጪው ጊዜስ አስመልክቶ ያሉት ስጋትና ተስፋ ምን ይመስላል ዶክተር ዮናታን?
0: እርግጥ ነው እንዳልከው ነው ካሳሁን፣ ዓለም አቀፍ ሁኔታው እጅግ ፈታኝ የሆነ የኢኮኖሚ ሁኔታ እየፈጠረ ነው እዚህ ሀገር ውስጥ። በአብዛኛው ዋጋ ግሽበትም ከዛ ጋር የተያዘ ነው፣ በተለይ ከነዳጅ እጥረት ጋር የተያዘ ነው። ክፋቱ ደግሞ እሱ ምንድን ነው? ምርታማነትን ይቀንሳል። ስለዚህ ፍላጎት ባለበት ነው ወይም ሊጨምር ይችላል። ነገር ግን ምርታማነት ይቀንሳል፣ ምርትና አቅርቦት ካልተገናኘ ይሄ ቤዚክ

0: ታዋቂ የሆነ ኢኮኖሚክስ ነው። የዋጋ ግሽበቱ በዛው መቀጠሉ አይቀርም። በዛ ላይ ቻይናም በኩል ይሁን በአሜሪካና በኢራን መካከል ያለው ችግር አለመፈታቱ በኢንቨስተሮች ወይም ደግሞ ምንድን ነው ተጠቃሚዎች በአጠቃላይ ቢዝነስ ኮንፊደንስ የምንለውን ነገር የሚጎዳ ነው የሚሆነው። ኢንቨስተሮች ኢንቨስት ለማድረግ ወይም ደግሞ ተጠቃሚዎች ገንዘባቸውን ስፔን ለማድረግ ፍላጎት ያጣሉ። እሱም በሂደት ምናልባት ወደ ሪሴሽን ወደ ዲፕሬሽን ሊመራም እንደሚችል ነው። ኦፍኮርስ ይሄ በአውስትራሊያ ብቻ የሚገደብ አይደለም። ዓለም አቀፋዊ የሆነ የኢኮኖሚ መቀዛቀዝ የሚያመጣ ነው የሚሆነው ያለው ሁኔታ። እንግዲህ ምናልባት ተስፋ የሚደረገው አሜሪካና ኢራን ስምምነት ላይ ቢደርሱና የተዘጋው ሆርሙዝ ስትሬት ቢከፈት፣ ነዳጅ በቀላሉ ቢተላለፍ የዋጋ መረጋጋት ሊፈጠር ይችላል ነው። ግን ያም ቢሆን እንደሚተነበዩ ከሆነ ምናልባትም ስምምነት እንኳን ቢደረስ ከስድስት ወር እስከ አንድ ዓመት ሊወስድ ይችላል ወደ ቀድሞ ሁኔታ ለመመለስ እና ያሉት ነገሮች ብዙ ተስፋ የሚሰጡ አይደሉም። የኢኮኖሚ ጫናውን በመቀነስ በኩል ያሉት ከአውስትራሊያ መንግስትና በጀት አቅም ውጭ ነው ብዬ ነው የማስበው። ግሎባል የሆነ ተጽዕኖ ስለሆነ ምናልባትም የአውስትራሊያ መንግስት ማድረግ ይችል የነበረው እንደተባለው የኑሮ ጫናን ለመቀነስ ድጎማ ማድረግ ነው። ግን እሱ ደግሞ በተቃራኒው የዋጋ ግሽበትን ይጨምራል። እንደገና እሱ ደግሞ ባክፋየር ያደርጋል ማለት ነው። ሶ ሳይክሊካል የሆነው ነገር ሊፈታ የሚችለው ግሎባሊ ያለው ክራይሲስ ሪዞልቭ እስከተደረገ ነው እና እኔ ተስፋ ማድረገው እንግዲህ ሀያላኑ ወደ ቀልባቸው ተመልሰው ያለውን ችግር በሰላም ይፈታሉ፣ የዓለም የኢኮኖሚ ሁኔታ ወደ ነበረበት የመመለስ እድል ይኖረዋል ብዬ ነው የማስበው።
1: ዶክተር ደሴስ እንደሚታወቀው በቅርበት ሉላዊ የሆነውን የንግድ ሂደት እንደዚሁም የምጣኔ ሀብት እንቅስቃሴ በጣም በቅርበት ከሚከታተሉት የምጣኔ ሀብት ተመራማሪ አንዱ ነዎት እና ይህ ምን ማለት ነው? በእርሶ ዘንድስ ምን አይነት ስጋት፣ ምን አይነት ተስፋ አለ? ቅድም ዶክተር ዮናታን እንዳሉት ከአውስትራሊያ መንግስት ቁጥጥር ውጭ በሆኑ መንገዶች የሚከሰቱ የዋጋ ግሽበትና የወለድ መጠን ንረት በተለይ በኢትዮጵያውያን አውስትራሊያውያን ዘንድ ገበያቸው ዝቅተኛ በሆኑ በርካቶች ዘንድ የሚያሳድራቸው አሉታዊ ተጽዕኖዎች ምን ይሆናሉ ይላሉ? በማህበረሰቡ ዘንድ በምን አይነት ይህን ኑሮ ለመቋቋም ምን መደረግ አለበት የሚል አታያሉት?
2: ካሳሁን፣ እንግዲህ አሁን የተጠቀሱት ዓለም አቀፍ ችግሮች ወይም ጂኦፖለቲካል ክራይሲስ በአብዛኛው ኤግዞጅነስ ናቸው ለኛ፣ ከአውስትራሊያ ቁጥጥር ውጭ የሆኑ ናቸው እና ነገር ግን በአገር አቀፍ ወይም በዶሜስቲክ ኢኮኖሚው ላይ ከፍተኛ ተጽዕኖ ያመጣሉ። ይህን በኮቪድ አይተነዋል፣ በራሽያ ዩክሬን ኮንፍሊክት አይተነዋል፣ አሁን ደግሞ በኢራን ኮንፍሊክት፣ እንዲሁም ደግሞ ወደፊት በጠቀስካቸው ምናልባት ቻይና ታይዋን መጠቅለል ካሰበች፣ እነዚህና የመሳሰሉት በዶሜስቲክ ኢኮኖሚው ላይ ከፍተኛ ተጽዕኖ ያመጣሉ። ማለት በአብዛኛው ኢንፍሌሽን ነው ኢምፖርት የምናደርገው። ያ ኢንፍሌሽን ሲሆን ደግሞ ሪዘርቭ ባንኩ ኢንተረስት ሬቱን ወይም ካሽ ሬቱን መጨመር አለበት። ያ ኢንተረስት ሬቱ ሲጨመር ደግሞ ቢዝነስን ይቀንሳል። ያ ደግሞ ወደ ኢኮኖሚ ክራይሲስ ወይም ወደ ዲፕሬሽን ሊወስደን ይችላል ማለት ነው። ሪዘርቭ ባንክ ኦፍ አውስትራሊያ ወይም አርቢኤ ነው ያንን ማኔጅ ለማድረግ የሚሞክረው። ግን እነዚህ ኤክስተርናል የሆኑ ሾኮች ወደ ሀገር ውስጥ የሚመጡ ከሆነ ሪዘርቭ ባንክ ኢንፍሌሽንን ኮንትሮል ለማድረግ ያለው አማራጭ ኢንተረስት ሬቱን መጨመር ነው። ኢንተረስት ሬቱ ሲጨመር ደግሞ ኢኮኖሚው መቀዛቀዝና የስራ አጥነት መጨመር፣ ጂዲፒው መቀነስ ወይም ኢኮኖሚ ግሮዝ መቀነስ ሊከሰት ይችላል ማለት ነው። ዓለም አቀፍ ደረጃ ስንሄድ ደግሞ ለምሳሌ ኢራን ላይ ያለው ኮንፍሊክት የነዳጅ አቅርቦትን በከፍተኛ ደረጃ ቀንሶታል። ይህ ደግሞ ፕሮዳክሽን ኮስት የምንለውን ወይም የአቅርቦት ወይም የሰፕላይ ኮስቱን ይጨምረዋል ማለት ነው። ለምሳሌ ብዙ እቃ ከቻይና እናመጣለን፣ እንዲሁም ከተለያዩ ኤዥያ ሀገሮችም ወይም ከተለያዩ ዓለም አቀፍ ሀገሮች የምናመጣቸው እቃዎች ኮስት ኦፍ ፕሮዳክሽናቸው ከጨመረ ዋጋቸው ይጨምራል ማለት ነው። እዛ የሚልኩልን ሀገሮች ደግሞ ያን ዋጋ ይጨምሩታል። ያ ደግሞ እኛ ላይ ቀጥተኛ ተጽዕኖ ይፈጥራል ማለት ነው። ዮናታንም እንደጠቀሰው እንግዲህ እነዚህ ነገሮች ከኛ ቁጥጥር ውጭ ወይም ሚድል ፓወር እንደመሆኑ አውስትራሊያ ከኛ ቁጥጥር ውጭ በተወሰነ ደረጃ የወጣ ነው። እንግዲህ እነዚህ ነገሮች ምናልባት የሚቆሙበት መንገድ ከተፈጠረ፣ ኦፍኮርስ አሁን ያልናቸው ነገሮች በሙሉ አይፈጠሩም ማለት ነው። የፊውል ሰፕላይ ከጨመረ የጥሬ እቃዎች አቅርቦት ይቀንሳል ማለት ነው። እንደዛ ከሆነ ደግሞ ብዙ እቃ በርካሽ ወደ ሀገር ውስጥ ይገባል። ያም ለአርቢኤ የተሻለ እንትን ይሰጠዋል ማለት ነው። ኢንተረስት ሬት ሊቀንስ ይችላል። ኢንተረስት ሬት ከቀነሰ ደግሞ ኢንቨስትመንት

0: በረታታል፣ አንኢምፕሎይመንት ይቀንሳል፣ ኢኮኖሚው የተሻለ ይንቀሳቀሳል ማለት ነው። እንዲሁም ደግሞ ለሞርጌጅ ሆልደሮችም ኢንተረስት ሬቱ ከቀነሰ የተሻለ ይሆናል ማለት ነው። ሶ አሁን ዓለም አቀፍ ተጽዕኖ ወይም የጂኦ ፖለቲካል ክራይሲሱ ለአውስትራሊያ በጣም ብዙ ችግር እየፈጠረ ነው ያለው። እንግዲህ የተሻለው ነገር እንዲሆን መመኘት ነው። ካሳው
1: አድማጮቻችን ከዶክተር ዮናታን ድንቁ በአውስትራሊያ ብሔራዊ ዩኒቨርሲቲ የምጣኔ ሀብት ተመራማሪና መምህር፣ ዶክተር ደሴ ታርቆ በአደላይድ ዩኒቨርሲቲ የምጣኔ ሀብት ተመራማሪና መምህር ጋር የ2026 የፌዴራል በጀትን አስመልክቶ ያካሄድነው ውይይት በዚሁ አላበቃም። በቀጣዩ ክፍለ ዝግጅታችን የተቃዋሚ ቡድን መሪ አንገስ ቴይለር የበጀት ምላሽ ጋር ተያይዞ የታክስ አማራጭ እሳቤዎችን በፍልሰተኞችና ማህበራዊ ትስስሮች ዙሪያ እንዲሁም ካፒታል ጌይንስ ታክስና በኔጌቲቭ ግሪን ትርጓሜና የአሰራር ለውጦችን አንስተው አሉታዊና አዎንታዊ ገጽታዎችን ነቅሰው ያመለክታሉ።

0: Yowie Yute Madrek.
1: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
2: ኤስቢኤስ ኦን ዲማንድ በመቶዎች የሚቆጠሩ የቴሌቪዥን ትዕይንቶችና ፊልሞች በነጻ የሚታዩበት ነው። የኤስቢኤስ ኦን ዲማንድ አፕን ይጫኑ ወይም ድረገጹን ዛሬውኑ ይጎብኙ። ከመላው ዓለም በተሰባሰቡ የኤስቢኤስ ቺል ሙዚቃዎች ዘና ይበሉ። ኤስቢኤስ ቺልን በኤስቢኤስ ኦዲዮ አፕ ያድምጡ።
3: በማናቸው ሞባይል ቁስ ድንቅ ታሪኮችን በነጻ ያድምጡ። sbs.com.au/amharicን ይጎብኙ ወይም የኤስቢኤስ ኦዲዮ አፕን አሁኑን ይጫኑ። የኤስቢኤስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።

0: የውይይት መድረክ
1: ከዶክተር ዮናታን ድንቆ በአውስትራሊያ ብሔራዊ ዩኒቨርሲቲ የመጣኔ ሀብት መምህርና ተመራማሪ ዶክተር ደሴ ቻርቆ በአድላይድ ዩኒቨርሲቲ የመጣኔ ሀብት መምህርና ተመራማሪ ጋር በቀዳሚው የውይይት መድረክ ክፍለ ዝግጅታችን የዘንድሮውን የ2026 ዓመታዊ የፌደራል በጀት አስመልክተን በጥቅል አተያይ የኑሮ ውድነት የአውስትራሊያ መጣኔ ሀብት ስክነት ጉዞ ውጥንና የውጭ አሉታዊ ተጽዕኖዎች ጎጂ ጎኖችን አንስተን ተወያይተናል። የበጀቱን ትሩፋቶችና እንከኖች ነቅሰው አስረድተዋል። ወደ ቀጣዩ ክፍለ ዝግጅታችን ያመራ ነው እንዲህ ነው።
2: አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው።
1: ዶክተር ዮናታን የበጅሮን ዶይም ትሬጀረር ጂም ቻልመርስን በጀት ተከትሎ የተቃዋሚ ቡድን መሪ አንግስ ቴለር በበኩላቸው ከሳቸው ቀጥሎ ሐሙስ ዕለት ተለብዷይ በሆነ መልኩ ፓርላማ ውስጥ ምላሽ የበጀት አማራጭ ሐሳብ አቅርበዋል። ዋነኛ ትኩረታቸው በተለይ በታክስና የፍልሰተኞች ፖሊሲ ላይ ነው። ተቃዋሚ ቡድን መሪውን የታክስ አማራጮች በምን መልኩ ያዩታል? በተለይ በአሁኑ ወቅት አንድት ጎልቶ ሲነገር የነበረው ከቦንዳይ የጥቃት በኋላ ሶሻል ኮሂዥን ተደጋግሞ የሚነሳ ቃል ነው። በአንድ በኩል ማህበረሰባዊው ቴሌድርና ማግ እንዳይበጠስ ይነገራል። በሌላ በኩል ደግሞ ፍልሰተኞች ለብሔራዊ ጸጥታ አደገኛ እንደሚሆኑ፣ በሀገር ውስጥ የወንጀል ቁጥር ለመናር ምክንያት እንደሚሆኑ፣ መንገድ ላይ እንኳን ለትራፊክ መብዛት ከዛም አልፎ የሃይማኖት ጽንፈኝነትን ብሔራዊ ማንነት ላይ ሁሉ አደጋ ሊጥል ይችላል፣ የአውስትራሊያ ብሔራዊ ማንነት እየደበዘዘ እንዲሄድ ያደርጋል የሚል ተቃራኒ

0: የሆኑ አታያች ሰነዝራሉ። በተለይም በዋን ኔሽን እና በተቃዋሚ በኩል ነሄ አንዱ በፖሊሲ መልክ ተይዞ ያለ ነው። በሁለቱ ፓርቲዎች በኩል ቃኝ ክንፎች በኩል ባለፉ ክክር የተነሳ ይህ ምን ያህል አደገኛ ነው በአንድ በኩል፣ ሁለተኛስ ይሄንን አያይዞ የታክስ ፖሊሲዎቹ ጋር ተጣምሮ እሳቸውን ንግግር በምን መልክ ነው የቃኙት?
1: አመሰግናለሁ ካሳሁን። ይህን የጠየቀኝ ጥያቄ መመለሴ በፊት ከፈቀድክልኝ ወደ ኋላ ሄጄ ቅድስና ዓለም አቀፍ ሁኔታው አውስትራሊያ ላይ ያለው ጫና እና ሁለታችንም መጥፎ ጎኑን ነው አጉልተን የተናገርን። በእርግጥ እውነታም ስለሆነ ነው፣ ሁላችንም እየኖርንበት ያለው እውነታም ስለሆነ ነው። መውጫ መንገዱም ከዛ ጠባብም ስለሆነ ማለት ዓለም አቀፋዊ ስለሆነ ችግሩ ዓለም አቀፋዊ መፍትሄ ስለሚሻ አውስትራሊያ ብቻዋን የምትወጣው ነገር እንደሌለ ስለተገነዘብ ነው ሁለታችን ማይቲንግ እዛ ላይ ትኩረት ያደረግን። ግን እንዲያው አንድ በጎ ጎኑ ምናልባት ሊሆን የሚችለው ብዬማስ ግሪን ኢኮኖሚውን በተለይ ደግሞ ይሄ ክሊን ኢነርጂ የሚባል ሁኔታ አለ። መቼም ሁላችን የምናውቃለን፣ ወደ ሃይድሮ ኤሌክትሪክ ሊሆን ይችላል፣ ወይም ነፋስ ወይም ሶላር ኤነርጂ። በተለይ በነፋስና በሶላር ኤነርጂ አውስትራሊያ በጣም የታወቀች ነች፣ ብዙ ፖቴንሻል ያላት ሀገር ነች። እና እንደዚህ አይነት ክራይሲስ ምናልባት ወደዛ ትራንዚሽን የምናደርግበትን ፍጥነት ሊጨምርልን ይችላል። እንደ አገርም ወይም ደግሞ ሌሎች አገሮችም የአውስትራሊያን እምቅ አቅም

0: ከውጭ የሚመጡ የማህበረሰብ አባላትን እንደ መፍትሄው አካል ለአውስትራሊያ አስተዋጽኦ የሚያደርጉ እንግዲህ ሁላችን የምናውቀውን ይቺ ሀገር የተመሰረተችው በመጤዎች ነው። ለኢኮኖሚው አስተዋጽኦ እንደሚያደርጉ ትራዲሽናል የሚታሰበው እንደዛ ነው። በዚህ ሀገርም መጥተው ለሚያደርጉት አስተዋጽኦ ለማድረግ በሚዘጋጁበት ወቅት ለሚያስፈልጋቸው የኑሮ መደላድል ብዙ በጀት በጅቷል መንግስት። ቋንቋ የማሰልጠን የዘኛ ቋንቋ በተለይ ተኮር የሆኑ በጀቶችን ከመበጀት አገራቸው ተምረው የመጡትን ወይም ከዘገራቸው ዞት የመጡትን የትምህርት ኳሊፊኬሽን ሰርቲፋይ ማድረግ ሂደትን እስከ ማስተካከል ድረስ የሚሄድ ብዙ ነገር አድርጓል። በተቃራኒው ግን የተቃዋሚ ፓርቲው ከውጭ የሚመጡ የማህበረሰብ ክፍል አባላትን እንደ ችግር ምንጭ አድርጎ ነው የሳላቸው። ለችግሩ መፍትሄ ሀገሪቱ ላለችበት ችግር መፍትሄ ምን ቤትም እጥረትንም በመቅረፍ በኩል ቢሆን ማለት ነው መፍትሄ የሚያመጡ ሳይሆን ሲመጡ ያለውን ስራ የሚወስዱ ሲመጡ ያለውን ቤት የሚሻሙ አድርጎ ነው ፔንት ያደረጋቸው። ለዛም ደግሞ የሚመጣው የህዝብ ቁጥር በየአመቱ ሀገሪቱ ውስጥ በሚሰራው የቤት ቁጥር እንዲሆን አድርጎ ነው ወሰነ። እነሴንስ ቤት ባይሰራ የሚመጣ ሰው የለም እንደማለት ነው። ሊትራሊ ከወሰድ ነው ያ ማለት ሰው ባይመጣ አገሪቱ የሚያስፈልጋት የህክምና ባለሙያ፣ የፀጉር ስራ ባለሙያ ወይም ደግሞ ሾፌር ወይም ደግሞ አናጺ ግንበኛ ሊመጣ አይችልም እንደማለት ነው። ያን ያህል ከውጭ የሚመጡ ማህበረሰብ አባላትን ጥቅም ለአገሪቱ ያለውን ጥቅም ወይም ደግሞ ያላቸውን ማህበረሰባዊ ጠቀሜታ ከቁሳዊ ከሆነ ነገር ጋር አውርዶ የመደበ በጀት ነው ወይም ደግሞ በጀት አለ ነው። በእርግጥ ይሄ ፖለቲካል ፐርስፔክቲቭ ስደተኞችን ውስጡ ለውስጥ በለዘበ ቋንቋ ይሉት የነበረውን ነገር በግልጽ አውጥተው ለስደተኞች ወይም ደግሞ ከውጭ ለሚመጡ የማህበረሰብ ክፍል አባላት ያላቸውን እይታ ያሳዩበት በጀት ነው ብዬ ነው ማስበው። ያን ካልኩ ዘንድ ግን አንድ ጥሩ የሆነ ፕሮፖዛል አይቻለሁ በእነሱ በኩል። ለምሳሌ ግብርን ከዋጋ ግሽበት ጋር የማያያዝ ወይም ደግሞ ኢንዴክሲንግ ታክስ ብራኬት ዊዝ ኢንፍሌሽን ማለት ነው። ይሄ ቅድም ካለው የመንግስት ግብር ቅነሳ አካሄድ ጋር ሲታይ በእጅጉ የተሻለ ነው ይሄኛው ብዬ ነው የማስበው። ምክንያቱም ዞሮ ዞሮ የኑሮ ውድነቱ ከጨመረ ደሞዝ እንኳን ቢጨመርልን ወይም ገቢያችን ቢጨምር ፕራክቲካሊ ወይ ኑሯችን አልተሻሻለም፣ የመግዛት አቅማችን አልተሻሻለም፣ አንዳንዴም ሊቀንስ ይችላል። ግን እንደዚህ አይነት ኢንዴክሴሽን ከሌለ ብዙ ጊዜ ገቢያችን ሲጨምር የበለጠ ግብር ነው የምንከፍል። ሶ እነ ሴንስ ምንድን ነው? በኢንፍሌሽን ጊዜ ኢንፍሌሽን ይወስዳል፣ መንግስት እንደገና ከፍተኛ የሆነ የግብር ቋት ውስጥ አስገብቶ ተጨማሪ ግብር እንድንከፍል ያደርገናል ማለት ነው። እና የዛ ኮሙሌቲቭ ኢፌክት ብዙ ጊዜ ባይጨመርልን ኖሮ ከምንኖረው ኑሮ ያነሰ ኑሮ እንድንኖር የሚያደርግ እና ያን የሚያስተካክል የግብር ቀመር ነው የቀመሩ። እኔ በዛ በኩል አይ ቲንክ ጥሩ ስራ ሰርተዋል ብዬ ማለት ፈልጋለሁ። ቴንክ ዩ
1: ዶክተር ደሴስ። በእርሶ በኩል በተለይ ይህንን የማህበራዊ ትስስሮሹን አስመልክቶ ከሶሻል ኮሄዥን አኳያ በአንድ ወገን ያንን ለመገንባት ጥረት ይደረጋል፣ በሌላ በኩል ደግሞ ከፖለቲካው አንጻር ደግሞ እንደዚሁ በፍልሰተኞችን ከሃይማኖት ጽንፈኝነት፣ ከቤት ጥበት፣ ከመንገድ ጥበት ከመሳሰሉት ጋር በተለይም ከጸጥታ አኳያና ከሽብርተኝነት ጋር የተያዙ ምስሎችን ለመሳል የሚሞክሩ ፖለቲከኞች አሉ። ያ በተለይ በዚህ በፍልሰተኛ ማህበረሰብ ዘንድ ምን የሚያሳድራቸው ስነ ልቦናዊ ተጽዕኖዎች አሉ? ያስ በዚሁ እየከረረ ከቀጠለ ወደፊት በተለይ የምርጫ ወቅቶች ሲቃረቡ ምን ያህል አስጊ ይሆናል? ወደ አንድነት ከማምጣት ይልቅ የማራራቅ ሁኔታዎች ሊከሰቱ አይችልም ወይ? ያስ ከሆነ ውጤቱ ምን ይሆናል የሚል ስጋት አለዎት? ከዛ ባሻገርስ ቀደም አሁን ዶክተር ዮናታን እንዳሉት ምን ትሩፋቶችስ አለው? ባለፈው የዓለም አቀፍ ክራይሲስን ተከትሎ አብሮ የመጡ ነገሮች በአንድ በኩል በተለይ ከግሪን ኢኮኖሚ አኳያ ያሳይታወቅ በአንድ ወር ውስጥ ባለፈው ማርች ውስጥ በአውስትራሊያ ታሪክ ታይቶ የማይታወቅ የኤሌክትሪክ መኪናዎች ተሸጠዋል። በእንግሊዝ ሀገር እንደዚሁ፣ በፈረንሳይ እንደዚሁ ከ20% በላይ በአንድ ወር ውስጥ ብቻ አዲስ መኪና

0: ዎች ተገስተዋል የሰሩት መኪናዎችን ሳይጨምር ያ አንዳንድ ትርፋት ተቆጥሯል እነኚህን አጠቃላው የርሶ አታይ ምንድነው
1: አመሰግናለሁ ካሳውን እንግዲህ ይሄ የፍልሰት ጥሩ ኢኮኖሚው ላይ ሶሻል ኮሄዥኑ ላይ አሉታዊ ተጽዕኖ ያመጣል ለምሳሌ ኢኮኖሚካሊ ስናየው የፍልሰት ቁጥጥር ሲደረግ ኢንፍራስትራክቸሩ ላይ የነበረው ፕሬሸር ይቀንሳል ሃውር አክሰሰብል ይሆናል ትምህርት ቤቶች መንገዶች ሆስፒታሎች ያለው ፍላጎት ይቀንሳል ሶ ፕሬሸሩ ዛጋ ይቀንሳል እሱ ያለው ምናልባት ጥቅም ሊሆን ይችላል ግን ከነዚህ ውስጥ አይ ቲንክ ትልቁ የሃውሲንግ ጉዳይ ይመስለኛል መንግስት ወይም የሌበር ፓርቲ በዋናነት ትኩረት ያደረገው ሰፕላይን መጨመር በተለይ ደግሞ ለፈርስት ሆም ባየርስ ለሚባሉት ሰፕላይን መጨመር ነው ሞር እና ይሄ አሁን ቀደም የተጠቀሰናቸው ካፒታል ጌን ታክስ ሊሆን ይችላል የስቱ ሪፎርም ወይም ኔጌቲቭ ጊሪንግ የሚባለው እነዚህ በአጠቃላይ ሰፕላዩን መጨመር ወይም ደግሞ ካንዱ ከኢንቨስተር ወደ ፈርስት ሆም ባየር እንትን ማለት ነው ሞር ፎከስ ያደረገው የገቨርንመንቱ በተቃራኒው ተቃዋሚ ፓርቲዎች ኢሚግራንት ላይ ዋና ችግር እንደሆነ ኢሚግሬሽን ብቻ አይደለም ይሄንን ችግር የፈጠረው ከዛ ይልቅ ለምሳሌ ኮንስትራክሽን ኮስት አለ የኮንስትራክሽን ኮስት መጨመር ኦፍ ኮርስ ሰፕላይን ይቀንሳል ካሽሬቱን ሲጨምር በተለያዩ ዓለም አቀፍ ክራይሲሶች ምክንያት ሃውሲንግ ማርኬቱ ላይ ኢፌክት አለው እንዲሁም ደግሞ ለምሳሌ የሰው ኃይል እጥረት ብዙ ጊዜ ፍልሰተኞችን ቁጥጥር በመናደርግበት ጊዜ የሰው ኃይል እጥረት ይፈጠራል ይሄ በኮንስትራክሽን ሴክተሩ እንዲሁም በሌሎች ሴክተሮች ላይ ከፍተኛ ተጽዕኖ ያመጣል ሶ ዮናታን እንዳለው ኢኮኖሚካሊ በጣም ብዙ ተጽዕኖ ይፈጥራል ማለት ነው ስለዚህ ሁሉን ነገር ወደ ስደተኞች ከማረግ የሃውሲንግ ማርኬቱ ላይ በእኔ እምነት ከፍተኛ ችግር ያለው ሰፕላይ ላይ ነው ሰፕላይ ላይ ስናይ ከመንግስት ይልቅ ሞር ተቃዋሚዎች የተሻለ ፕላን ያላቸው ይመስላል እስከ 400 ሺህ አዲስ ቤቶችን የመስራት እቅድ ነው ያላቸው በተቃራኒው መንግስት እስከ 65 ሺህ ቤቶችን የማቅረብ እስከ 75 ሺህ ቤቶችን ደግሞ ከኢንቨስተሮች ወደ ፈርስት ሆም ባየር ትራንስፈር የማድረግ እቅድ ነው ያላቸው ሶ ትልቁ ችግር ሰፕላይ ነው እንጂ ስደተኛ መብዛት እና ስደተኛን በመቆጣጠር ብቻ ችግሩን መፍታት አይመስለኝም ሜቢ ስሞል ኮንትሪቢዩሽን ሊኖር ይችላል ግን ትልቁ ችግር ሌሎች ስትራክቸራል ችግሮች ናቸውና እነዚህ በቀጠሉ ቁጥር በተለይ በተቃዋሚዎች በኩል የሚደረጉት ፖሊሲዎች ትንሽ ፈርስት ክላስ እና ሰከንድ ክላስ ሲቲዝን የሚባል ክላስ እስከ መፍጠር ያ ደግሞ ሶሻል ኮሄዥኑን ከማበላሸት አንጻር ከፍተኛ ተጽዕኖ ነው የሚፈጥረው ማለት ነው ስለዚህ እነዚህ ነገሮች ኤሌክትሪክ መኪና በተመለከተ የተነሳው እንግዲህ ይሄ አንድ ጥሩ ነገር ነው ምክንያቱም ፊውል ትልቅ ኢንፑት ነው ለተለያዩ ነገሮች ኢንፑት ነው ሶ ከዛ የምንወጣበት መንገድ ከተፈጠረ ኢኮኖሚክ ክራይሲሱን በመቀነስ ደረጃ ከፍተኛ ሚና እንደሚጫወቱ ነው የሚገባኝ ዮናታን እንደተቀሰው አውስትራሊያ ብዙ ክሊን ኢነርጂ ምቅሀብት ያላት ነች የፀሐይ ብርሃን ሊሆን ይችላል እንዲሁም ሌሎች እንደ ሃይድሮጅን ያሉ ክሊን ሶርስስ ኦፍ ኢነርጂ ላይ ትልቅ ኃይል አለ ትልቅ ምቅ ኃይል አለ ሶ እሱን በመጠቀም ከነዳጅ ጥገኝነት የምንላቀቅበትን መንገድ ወይም አትሊስት የሚቀንስበትን መንገድ በመፍጠር ኢኮኖሚው ላይ ያለውን ኑሮ ውድነት ቀነስ ደረጃ ትልቅ ሚና ይጫወታሉ ብዬ ነው ማምነው ከሳው
2: አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው
0: ዶክተር ደሴ ደጋግሞ አሁንም ቀደም ሲልም እንደዚሁ በተለይ እዚህ የኔጌቲቭ ግሪንግ እና ካፒታል ጌንስ ታክስን ሲጂቲ ደጋግሞ አንስተዋል ለምን በተራ በተራ ከቃሉ ከኔጌቲቭ ግሪንግ ማለት ምን ማለት ነው ካፒታል ጌንስ ታክስስ ምን ማለት ነው ከበጀቱ ጋር በተያያዘ መልክስ ሚኖረው በአንድ በኩል አውንታይ በሌላ በኩል አሉታዊ ተጽዕኖች ምን ይሆናሉ ምክንያቱም እንደ ተመልካቹ ለሚለያይ የዚህ አስተዋጽኦ
1: አመሰግናለሁ ካሳሁን ከካፒታል ጌን ታክስ የሚባለው ምንድነው ለምሳሌ አንድ ኢንቨስተር አንድ ቤት ገዝቶ ለምሳሌ የገዛንበት ዋጋው 500 ሺህ ሊሆን ይችላል ያንን ቤት ለ12 ወር ኦውን አድርጎት ከዛ በኋላ ቢሸጠው ለምሳሌ 600 ሺህ ቢሸጠው ትርፉ 100 ሺህ ነው ማለት ነው ሶ ይሄ ካፒታል ጌን ታክስ ዲስካውንት የሚባለው ምንድን ነው? ኢንቨስተሮችን ለማበረታታት ሲባል 50%ቱ ብቻ ታክስ እንዲደረግ ቀሪው 50% ግን ታክስ አይደረግም ማለት ነው። ያ ለኢንቨስተሮቹ በጣም ጥሩ ነው። ሶ ጅም ጊዜ የቆየ የመንግስት

0: ፖሊሲ ነው ይሄ። ሶ ያ መኖሩ ኢንቨስትመንትን እንዲጨምር በተለይ ሃውሲንግ ሰፕላይ ላይ እንዲጨምር ታስቦ የተደረገ ነገር ነው። ሞር ኢንቨስተሮችን ማበረታታት ነው። ነገር ግን ይሄ የፈጠረው አንዱ ትልቁ ችግር ምንድነው? ፈንድ ባየሮቹ ከሃውሲንግ ማርኬቱ እንዲወጡ ነው የተደረጉት። ምክንያቱም ኢንቨስተሮቹ የተሻለ አቅም አላቸው፣ እንደገና እነዚህ ኢንሴንቲቭዎች ስላላቸው ጄኔሬሽናል ጋፕ ተፈጠረ ማለት ነው። ሶ አሁን የሌበር ፓርቲ ወይም መንግስት የወሰደው የበጀት ለውጥ ላይ እነዚህን ሪፎርም የማድረግ ከዛ ይልቅ ኢንፍሌሽን ቤዝድ ካፒታል ጌን ታክስ ኢንትሮዲውስ እንዲሆን ነው የታቀደው። አይ ቲንክ ከአንድ ዓመት በኋላ ይመስለኛል የተጀመረው። ሶ ይሄ ባጭሩ የቤት ባለቤት የሆኑ ኢንቨስተሮችን ወይም ሼር ሆልደሮች ሊሆኑ ይችላሉ፣ የተለያዩ ኢንቨስትመንት አክቲቪቲ ላይ የተሰማሩ ሰዎችን ዲስከሬጅ ያደርጋል በተወሰነ ደረጃ። ሶ ፈርስት ሆም ባየር ወይም መጀመሪያ ቤት የሚገዙ ሰዎችን ግን ሞር ኢንካሬጅ ያደርጋል ማለት ነው። ሶ ይሄ ነው ካፒታል ጌን ታክስ የሚባለው። ኔጌቲቭ ጊሪንግ የሚባለው ደግሞ ይህንም በኤግዛምፕል ብገልጸው፣ ለምሳሌ አንድ ሰው 100,000 ቤት ሸጦ አሚን ገዝቶ ለምሳሌ 90,000 ቢሸጠው 10,000 ዋጋው ይቀንሳል ማለት ነው፣ ይረክሳል ወይም ይከስራል ማለት ነው። ሶ ያንን 10,000 ምን ማድረግ ይችላሉ ኢንቨስተሮቹ? ሌላው ኢንካም ታክሳቸው ላይ ይጨምሩትና ያ እንዲቀንስ 10,000 እንዲቀንስ የማድረግ ሶ ሌላ ኢንካም ታክስ መንግስት የሚያገኝ የነበረውን በኔጌቲቭ ጊሪንጉ እንዲቀንስና ዛት ሚንስ ኢንቨስተሮቹ የተሻለ ተጠቃሚ እንዲሆኑ የሚያደርግ ነው። ሶ ሁለቱም ካፒታል ጌን ታክስም ኔጌቲቭ ጊሪንጉም ሞር ኢንቨስትመንትን የሚያበረታታ ፖሊሲ ነው የነበሩት። ሶ እነዚህ ከረጅም ጊዜ በኋላ ሪፎርም የተደረጉት በተለይ ኔጌቲቭ ጊሪንግ የሚባለው ከኒው ሆም ውጭ ሌሎች እንትኖች ላይ አቦሊሽ ተደርጓል። ሶ እነዚህ ነገሮች እንግዲህ ፈርስት ሆም ባየሮችን ያበረታታሉ ተብሎ የሚታሰበው፣ በተቃራኒው ኢንቨስትመንትን ይቀንሳል። አንዱ ያለው በተለያዩ ሰዎች የሚነሳው ምንድን ነው፣ ምናልባት ይሄ ሰፕላይን ሊቀንስ ይችላል። አንዱ ኮንሰርን እሱ ነው። በተጨማሪ ደግሞ ተከራዮች፣ ምክንያቱም ድሮ ኢንቨስተሮች በእነዚህ በኩል ያገኙት የነበረውን ጥቅም ስላጡ ተከራዮች ላይ ሊጨምር ይችላል። ተከራዮች ትንሽ ተጎጂ ሊሆኑ ይችላሉ በዚህ ፖሊሲ የሚል ትንሽ ፍራቻ አለ። እነዚህ ናቸው ያላቸው ተጽዕኖ።
1: ዶክተር ዮናታንስ፣ በተለይ ይሄ ከኢትዮጵያውያን ወጣቶች አኳያ አንዱም የዚህ ለውጥ ያስፈለገበት በመንግስት በኩል የኔጌቲቭ ጊሪንግ እና ካፒታል ጌን ታክስ የቤቶች ግንባታና ወይም ግዢዎች በተለይም ደግሞ ለመጀመሪያ ጊዜ ቤት ገዢ ለሆኑ ወጣቶች ቀላል መንገድ እና በአቅም መጣኝ የሆኑ ቤቶችን እንዲያገኙ ለማስቻል ነው የሚል አለ። ዝቅተኛ ገቢ ካላቸው ቤተሰቦች የተወለዱ ልጆች በወርስም ሆነ በሌላ ለማግኘት የሚችሏቸው ነገሮች እንዱ የዛኑ ያህል ዝቅተኛ ነው ኑሯቸውም ከሌሎቹ አንጻር አኳያ በወርስ እና በሌሎች የሚያገኙት ነገር በጣም አናሳ በመሆኑ በተለይ እንደ ኢትዮጵያውያን ማህበረሰብ አባላት ላሉ ወጣቶች ህይወታቸው ምን ያህል የከበደ ሊሆን ይችላል? የዚህ አይነቱ የታክስ ውሳኔስ ምን ያህል ሊያቀልላቸው ይችላል የሚል አታያሉት?
2: ካፒታል ጌይን ታክስም ሆነ ኔጌቲቭ ጊሪንግ እንዴት ኦፕሬት እንደሚያደርጉ ደሴ ነግሮናል። በመሰረቱ ኢኩዊቲን የምናስብ ከሆነ እንደዚህ አይነት ፕሮግራሞች ሞር አፕዋርድ ዌልዝ አኩሚሌሽን ነው የሚደግፉት። ሰው ቀድሞ ገበያ ውስጥ ለገባ ቀድሞ ቤት ለያዘ ነው ጥቅማቸው በአብዛኛው። እና የኢትዮጵያን ኮሚኒቲ ስፔሲፊካሊ ወይም ደግሞ በአጠቃላይ ከውጭ አገር የሚመጣውን ለኑሮ ማህበረሰብ ካየን ግን ይህ ነው የሚባል የኢኮኖሚ እና ማህበራዊ መደላድል እነዚህ አይነት ጥቅሞችን ለማግኘት የሚያስችል መደላድል የለውም። ሶ በአብዛኛው ከገበያው ጋር ነው ማለት ነው የሚፋጠጠው። እነ ሴንስ በኔጌቲቭ ግሪንግ ወይም ደግሞ በካፒታል ጌን ታክስ ቤነፊት የሚደጎሙ ባለሀብቶች ጋር ኦክሽን እንቀርባለን ቤት ለመግዛት። ሶ ኦብቪየስሊ ያለው አድቫንቴጅ ግልጽ ነው። እና እንደው ቀለል አድርገን ካየ ነው የመንግስት አካሄድ ጥሩ ነው ብዬ ነው የማስበው ለወጣቱ። ምክንያቱም እንደዚህ አይነት ሀብት ያላቸው ሰዎች ቀድመው ጥሩ ዋጋ ኦፈር በማድረግ ወይም ደግሞ ከገበያው ያለውን የዋጋ ጫና ወደ ተከራዮች ወይም ደግሞ ወደ ታክስ በማዘዋወር የሚኖራቸውን አድቫንቴጅ ሙሉ በሙሉ ያነሳ ነው። ስለዚህ ወጣቶች ገንዘብ ማጠራቀም ከቻሉ፣ መስራት ከቻሉ ሌትሰይ አቅርቦት ባለበት ቢቀጥል ነው። አሁን አቅርቦት ሊቀንስ ይችላል